0: ብዛዕባ ዝተገብረ ስምምዕ ንክመያጡ ናይ ፀጥታ ካቢንኡ ክእክቦም እዩ። ኣሰልጣኒ ሃገራዊ ካንታ ኩዕሶ እግሪ ኣውስትራልያ ሰኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኬ 2-2 ብምስዓራ ኣዝዩ ከም ዝሕበን ገሊጹ። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ፌደራል መንግስቲ ኣውስትራልያ ነቲ ገይርዎ ዘሎ ምጉዳል ግብሪ ኣብ ነዳዲ ኪንዮ 30 ሰነ ከም ዘይናውሖ ኣፍሊጡ። ብሰንክቲ ኣብ ማእከላይ ምብራቅ ዝካየድ ዘሎ ውግእ ዋጋታት ነዳዲ ዓለም ምኽባሩ ስዒቡ ዋጋታት ንምርግጋእ ኣብ ልዕሊ ነዳዲ ዝግበር ናይ ኤክሳይዝ ግብሪ ንግዚኡ ከም ዝጎድል ተገይሩ ነይሩ። ድሕሪ ናይ 2.5 ቢልዮን ዶላር ስጉምቲ ምውሳዱ ተሽከርከርትን ናይ ንግዲ ትካላትን ተወሳኺ ልዕሊ 30 ሳንቲም ኣብ ሊትሮ ንመግዚእ ነዳዲ ከምኡን ልዕሊ 60 ሳንቲም ንናፍታ ክኸፍላ ክጅምረአን። መንግስቲ ኒው ሳውዝ ዌልስ ኣብ ዝመፅእ 4 ዓመታት ንጥዕና ዝግበር ምወላክብ ከም ዘብሎ ኣፍሊጡ። ልዕሊ 10 ቢልዮን ዶላር ተወሳኺ ምወላ ንዓራውቲ ሆስፒታል ንሰራሕተኛታትን ንመጥባሕትን ዝውዕል ምወላ ከም ዝገብር እውን ኣፍሊጡ ኣሎ። ናይ ኒው ሳውዝ ዌልስ ሚኒስተር ጥዕና ራያን ፓርክ እታ ግዝኣት ኣብ ዝመፅእ 12 ኣዋርሕ ልዕሊ 36 ቢልዮን ዶላር ኣብ ጥዕና ከተውፍርያ ይብል።
1: ብኣሽሓት ዝቁፀር ተወሳኺ ናይ ህፁፅ ኩነታት ኣቅርቦት፣ ብኣሽሓት ዝቁፀር ተወሳኺ መጥባሕቲ ክግበር፣ ብኣሽሓት ዝቁፀር ተወሳኺ ናይ ውሽጢ ተሓከምቲ ኣገልግሎታት እንተላይ እቲ ብኣዝዩ ዝድለ ናይ ህፁፅ እዋን መጥባሕታዊ ኣገልግሎት ክወሃብ እዩ። ሚኒስተር ጥዕና ፌደራል ማርክ ባትለር ብዛዕባ እቲ ኣብ ሃገራዊ መድሕን ስንክልና ኤንዲኤስ ተገይሩ ዘሎ ለውጢ ንዝምልከት እማመታት ዝቐርብ ዘሎ ስክፍታታት ኣፍልጦ ከም ዝህብ ኣፍሊጡ። ኣባይቶ ምርመራ ምምሕያሽ ኤንዲኤስ ድሕሪ ምቕራቡ ኣብ ውሽጢ 2 ሰሙን ልዕሊ 4,000 ዝኾኑ ህዝባዊ ጥርዓናት ቀሪቡሎ። ሓደ ናይ ሰነት መርማሪ ወፃኢታት ናይ ምጉዳል ስጉምቲ እንተተወሲዱሉ ኣብ ዝቕፅል 4 ዓመታት ኣስታት 300,000 ሰባት ነቲ ማዕከን ካብቲ ማዕከን ተጠቀምቲ ከም ዘይኮኑ ዝገብር ምዃኑ ሰሚዕ ኣሎ። ሚስተር ባትለር ንኤቢሲ ፕሮግራም ኢንሳይደርስ ክዛረብ ከሎ ብዛዕባ እቲ ዘተሓሳስብ ወይ ዘሻቅል ነገራት ከም ዝስምዖ ኣፍልጦ ብምሃብ እቲ ለውጢ ግን ነቲ መንግስቲ ኣብቲ ፕሮግራም ዝኣትዎ ቃል ኣይትንክፎን ክብል ገሊጹ።
2: This will still be the biggest social program Australia has outside the age pension. It will grow every year.
0: ካብነ እድመ ጥሮታ ወጻይ ክሳብ ሕጂ ዝዓበየ ማሕበራዊ ናይ ኣውስትራልያ ፕሮግራም እዩ። በብዓመቱ ድማ ካብ ሜዲኬር ንላዕሊ ከነዕብዮ ኢና። ኣብ ዝኾነ ቦታ ናይ ዓለም ስንክልና ንዘሎም ሰባት ኣብ ሰሜን ኣሜሪካ ኾነ ኣውሮጳ ኣብ ዝኾነ ቦታ ካብ ዘሎ ኣዝዩ ዝተማልአ ናይ ደገፍ ዕድል ዝህብ መደብ እዩ። ሚኒስተር ጉዳይ ቅሬታ ክደግሞ እዚ ሚኒስተር ናይ ጉዳያት ውሽጢ ሃገር ቶኒ በርክ መንግስቲ ቁፅሪ ፍልሰት ወይ ስደት ንምንካይ ተላዒሉ ከም ዘሎ ይገልጽ ኮይኑ ግና ነዚ ሕጂ ዘሎ ሕፅረት ክእለት ንኸይጋደድ ሚዛን ምሕላው ኣድላይ ምዃኑ ኣጠንቂቑ። እቲ ኣሃዝ ናይዚ ኣብ ወፃኢ ሃገራት ዘሎ ናይ ፍልሰት ቁፅሪ ብሓሙስ 18 ሰነ ክወፅ እዩ። እቲ ኣብ ወርሒ ጉንበት ዝወፀ ናይ ፌደራል ባጀት መንግስቲ ከም ዝምልክቶ ኣብ ዝቕፅል ዓመታት ኣብ ነፍሲ ወከፍ ዓመት 225,000 ሰባት ፅሩይ ናይ ወፃኢ ሃገር ብዝሒ ስደት ክህልዎ እዩ። ቁፅሪቶም ካብ 224 ክሳብ 225 ገንዘባዊ ዓመት 306 ሰባት እዩ ነይሩ። ሚስተር በርክ ንስካይ ኒውስ ኣብ ዝሃቦ ሓበሬታ ሰልፊ ተቃዋሚ እቲ ናይ ፍልሰት ምንካይ መደብ ብዘይንፁር ውጥን ክካየድ እዩ ዝፅውዕ ዘሎ ኢሉ።
3: I want them to be able to explain which regional towns they say won't have a GP anymore. I want them to be able to explain
0: why they are not able to be able to explain why they are not able to ፍቓደኛታት እንተኾይኖም ክገልጹሎ ይደሊ። ምልእቲ ኣውስትራልያ ኣብ ናይ ሰባት ቪዛ ዝተመርኮሰት እያ። ገሊኦም ብግዜያዊ ቪዛ፣ ገሊኦም ድማ ብቃዋሚ ነበርቲ እዮም። ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁ ኣብ መንጎ ኣሜሪካን ኢራንን ብዛዕባ ዝተገብረ ስምምዕ ንክመያጥ ናይ ፀጥታ ካቢንኡ ክእክቦም እዩ። እቲ ኣኼባ ዝግበር ዘሎ ክልቲአን ሃገራት ነቲ ግጭት ንምውጋድ ዝዓለመ ናይ ምርዳእ ስምምዕ ንምኽታም ይዳለዋ ከም ዘለዋ ምስተሓበረ እዩ። ሚኒስትር ጉዳያት ወፃኢ ኢራን ግና ዝኾነ ስምምዕ ክግበር ምዃኑ ዛጊታ ይኣመነን። ሰብ መዚ መራኸቢ ብዙሓን እስራኤል እቲ ቀሪቡ ዘሎ ስምምዕ ነቲ ኢራን ዘለዋ ፕሮግራም ምምዕባል

0: ባልስቲክ ኮነ ኒኩሌሳዊ ንጥፈታት እኹል ምላሽ ዘይህብ ምዃኑ ኣተሓሳሳቢ ምዃኑ እዮም ዝገልጹ። ኣብ ተሂራን ተቐማጢ ዝኾነ ያስር ኣክባርንያ ዝኾነ ይኹን ስምምዕ በብቕሩብ ክስዕብ ከም ዘለዎ ይገልጽ።
1: In my view, being able to proceed with it step by step is an achievement alongside what we've achieved.
0: ባራይ በብደረጃኡ ንስጉመላውና መላው መቃልና ሓደ ዓወትዩ ኣብ ጎንቲ ኣብ ዓውደ ውግዝ ዓወትናዮ ኣምላኽ ፍቓዱ ኮይኑ ኣብ ዲፕሎማሲ እውን ኣሳልጦ ክንረክብ ንኽእል ኢና። ድሕሪ ዝመፀ ዜና ከም ዘመልክቶ ግን ኢራን ምስ ኣሜሪካን እስራኤልን ኣብ ዝተፈላለየ ግንባራት ማእከላይ ምብራቕ ዝካየድ ዘሎ ግጭት ብቕልጡፍ ብቐዋምነት ሎሚ ምሸት ከም ዘብቅዕ ኣረጋጊጻ ኣላ። ምክትል ሚኒስተር ጉዳያት ወፃኢ ኢራን ካዘም ጋሪባዲ ኣብ ቴሌቭዥን ኢራን ኣብ ዝሃቦ መግለፂ ኣብ ዝመፅ ሱሳ መዓልትታት ዘተ ክግበር ምዃኑ ድሕሪ ምግላፅ ኣብዚ እዋን ስምምዕ ዝኾነት ሃገር ነቲ ስምምዕ እንተፍሪሳ ቴሂራን ሕነ ከም እትፈዲ ገሊጹ ኣሎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ማሕበራዊ መራኸቢታት ነዚ ብከምዚ ኣረጋጊፅዎ፣ ንኩላትኩም እንቋ ሓጎሰኩም፣ ንመፃቢ ሆርሙዝ ብነፃ ክኽፈት ኣዝዩ ኣለኹ ኢሉ። ኣብ ዜናታት ስፖርት ኣሰልጣኒ ሃገራዊ ካንታ ኩዕሶ እግሪ ኣውስትራልያ ሶኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኪየ ክልተ ባዶ ብምስዓራ ኣዝዩ ከም ዝሕበን ገሊጹ። ንሱ ንኤስቢኤስ ከም ዝገለጾ ብዓወት ጋንቲኡ ከም ዝተሓጎሰን እታ ጋንታ ኣብ ገጽ እቶም ነቲ ፀወታ ንምዕዛብ ናብቲ ኣብ ካናዳ ዝተገብረ ናይ ቫንኮቨር ቢካሊ ስቴድዮም ዝገሹ ደገፍቲ ፍሽኽታ ከም ዝቐመጠት ገሊጹ።
2: Some good decisions there on the sideline.
0: እቶም ኣብዚ ተሳተፉ ኩሎም ኣባላት በቲ ዝሰርሕዎ ዕዮን በቲ ኣብኡ ተመርኪሶም ዝገበርዎ ፅቡቅ ውሳኔታትን ሕቡን እየ። ክመርሖም ፈቲነ፣ ነቶም ተፃወቲ ክድግፍ ፈቲነ፣ ብሉፃት ድማ ኮይኖም ተረኪቦም። ኔስቶሪ ኢራን ኩንዳ ኣብ መበል 27 ደቂቕ ናይ መጀመርታ ሽቶ ዘመዝገበ ኮይኑ ተመሳሳሊ ስምዒት እዩ ቃልሕ እዩ። ንሱ ድሕሪ እቲ ግጥም ንኤስቢኤስ እቲ ሕልሚ ጋህዲ ኮይኑሎ ኢሉ።
2: We worked extra hard, we fought till the end, and it's just an exciting moment, yeah.
0: ክሳብ መወዳእታ ተቓሊስና ዝያዳ ፅዒርና ኣዝዩ ደስ ዘብል ህሙማት እዩ። ኩሎም ኣባላት ክምስጎኑኣለዎም ነታ ሃገር ነመስግን ከምኡን ከም ዝከኣል ብኣይ ዝኣመኑ እዮም። ነታ ጓል ምርካበይ ዝስማዓኒ ዘደንፁ ስምዒት እዩ። ባር ሰማዕትና ናይ ሎሚ ዜና ቅድሚ ዘምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም። ኣብ ፐርዝ ክዘንብ ዝለዕለ 15 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ እውን ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ፣ ኣብ መልበርን ብከፊል ደበና እዩ ዘሎ ዝለዕለ 18፣ ኣብ ሆባርት ፀሓይ ኩዕል ዝለዕለ 13፣ ኣብ ካምቢራ ደበና እዩ ዝለዕለ 16፣ ኣብ ሲድኒ እውን ድብንብን ዝበለ መዓልቲ እዩ ዝለዕለ 20፣ ኣብ ብሪስበን ብከፊል ደበና ዝለዕለ 23 ዲግሪ ሴንቲግሬድ፣ ኣብ ዳርዊን ፀሓይ ኩዕል ዝለዕለ 32 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 71 ሳንቲም፣ ናይ ኣሜሪካ ዶላር ከምኡን ሓደ ናይ ኣውስትራልያ ዶላር 111 ቅርሽን 96 ሳንቲም ናይ ኢትዮጵያ ብሪ ይሽረፍ ኣሎ። ዜና ወዲና ኣለና።

ምንቅስቃሶም ናይ ምፅብፃብ ናፅነት ዘለዎም ክኸውን ከሎ ኣብዚ ሕጂ እዋን ኣብ ትግራይ ዝተነበረ ምንም ዓይነት ዕላዊ ናይ ጋዜጠኝነት ምንቅስቃስ እገዳ ግን የለን። ፀብፃብ ሌሞንድን ኤኤፍፒን ከም ዘቃልሕዎ እዚ ጉምቲ እዚ ዝተወስደ ኣብ ኢትዮጵያ ብልዕሊ ናፃ መራኸብቲ ብዙሓን ዝግበር ፀቕጢ ብከቢድ ኣብ ዝበር ትዓሊ እዋን እዩ። ኣብዚ ሓለፉ ርሓት ጥራሕ ሓ ወርሒ ለካቲት ኣዲስ ስታንዳርድ ዝተባሃለ ናይ ውሽጢ ሃገር ሚድያ ፍቓድ ዝተሰረዘ ክኸውን ከሎ ኣብ ተመሳሳሊ ወርሒ ናይ ሮይተርስ ጋዜጠኛታት ናይ ስራሕ ፍቓዶም ተሰሪዙ እዩ። ኣብዚ ሓለፈ ወርሒ ተሓሳስ ድማ ናይ ጀርመን ዶቸ ቬለን ናይ ብሪጣንያ ቢቢሲን ጋዜጠኛታትን ፀብፀብትን ኣፍለጦም ከይሕደስ ወይ እውን ሙሉእ ብምሉእ ተኣጊዶም ክቕመጡ ከም ዝተገብሩ ዝዝከር እዩ። እዚ ኣብ ትግራይ ካብ ዝተገብሩ ዑደት ማእኸል ዝተወስደ ናይ ፈረንሳዊት ጋዜጠኛ ኦገስቲን ፖሲሊ ምስጓግሱ ጉምቲ ኣብ ኢትዮጵያ ዘሎ ናፅነት ፕረስ መሊሱ ይፀብብ ከም ዘሎ ተወሳኺ ምርኣያ ምዃን እዩ ተፀብፂቡ ዘሎ። ፕረዚደንት ሶማሊላንድ ንፈለማ እዋን ዑደት ናብ እስራኤል ኣካይዱ ኣብ ኢየሩሳሌም ኤምባሲ ከፍት ምዃን እውን ተገሊጹ ኣሎ። እዚ ንብዙሕ መዓልትታት ዝፀንሕ ዑደት እስራኤል ብ26 ተሓሳስ 2025 ዓ.ም ናፅነት ሶማሊላንድ ብወግዕ ዝተቐበለት ቀዳመይትን እንኮን ኣባል ሕቡራት መንግስትታት ካብ እትኸውን ድሕሪ 6 ኣዋርሒ እዩ ተኻይዱ ዘሎ። ሶማሊላንድ ካብ ሶማልያ ናፅነታ ካብ 1991 ዓ.ም ጀሚራ እኳ እንተኣወጀት ክሳብ ሕጂ ግን ሰፊሕ ኣህጉራዊ ተፈላጥነት ከይረኸበታያ ፀኒሓ። ብድሕሪ እዚ ፕረዚደንት ሶማሊላንድ ሓሰን ሼክ መሓመድ መጠንቀቕ ታውፂኡ ኣሎ። ምስታ ካብኣ ተፈለያ ዘላ ሶማሊላንድ ዝግበር ርክብ ናይ እስራኤል ንዝካየድ ዘሎ ዘተ ሶማልያ ንሰላማዊ ዳግመ ውህደት ሃገር ከሰናኸሎ ከም ዝኽእል እዩ እቲ ናይ ሶማልያ መራሒ ኣጠንቂቑ ዘሎ።

0: ለምህደራ አይቀርብን ነው
1: but it's fundamentally we've broken up the system into little bits and it's not meant to work
0: as ተቀንዲ መጥቃቲ መብዛህቱ እንስሳ ዘገዳምን ልምድታትን አምነን ህድሆም ርክብን ኸይገብሩ መግባሮም ይ እዝኻ ነቲ ዓለምን ክሊማን አብ ዝቕየረሉ ዘለዋን ንኽልወጡ ዘለዎም ተጻዋርነት አቅሞም የጥፎ ብመሰረቱ ግና ነዚ ስርዓት እዚ አፍሪስና ኢና ናብ ሒደት ነግራት አውሪድናዮ ኢሉ አውስትራሊያ ንዘለዋ እንስሳ ዘገዳምን አትክልትን አምክልኻል ብኸመይ ክሕግዝ ይኽእል? አውስትራሊያ ንዘለዋ እንስሳ ዘገዳምን አትክልትን ምክልኻል ኩላትና ሓገዝ ክንገብር ንኽእል ኢና።
2: You may decide to join a conservation group, a local group in your local area.
0: ተቀዳማይ ስጉምቲ ገዛ ርስኻ ምፍላጥ ምዕጣቅ ኮይኒስ ማዕኒ ኣብ ጉጅለ ምዕቃብ ኣከባቢ ወይ ኣብ ከባቢኻ ኣብ ዝርከብ ጉጅለ ባህርያዊ ታሪክ ክትሳተፍ ትውስ እንትኸውን ኣብ ዝኾነ ይኹም ቦታ ኣብ ስፍራ ኣታኽልትኻ ወይ ኣብ ከባቢኻ ኣብ ዝርከብ መናፈሻታት መበቆላዊ ኣግራብን ቆጥቋጥን ክትተክል ትኽእል ኢኻ ክብል ፕሮፌሰር ፖሲንግሃም ይገልጽ።
1: massive improvement in ecological health at a very large scale but massive
0: እዚ ተግባራት ንባህልን ጥዕናን አውስትራሊያውያን ከመይ ከም ዝኸውን ንገዛ ርእስኻ ምስ ፈለጥካ ብዛዕባ ምጥፋ ናይ አውስትራሊያ ፍሎራን ፋውናን ዝምልከት ዘተሓሳስበካ ነገር ምስ ፖለቲከኛታት ምዝርራብ ምስ ናይ ከባቢ ማሕበረሰብ ጉጅለታት ይኹን ብናይ ከባቢኻ ንመኽሰብ ዘይሰርሑ ትካላት ብምዃን ኣብ ምዕቃብ ብዙሕነት ንምስታፍ ዕድላት ኣሎ። ብመሰረቱ ኣብ ኢኮሎጂካዊ ጥዕና ዓብዪ ምምሕያሽ ንምምጻኢ መደብና ከምዝኣመሰለ ዓበይቲ ለውጥታት ግን ብሓባር ብዝፍጠር ንኣሽቱ ለውጥታት ጥራይ እዩ ዝግበር። ነፍሲ ወከፍ እዚ ንእሽቶ ለውጥታት እዚ ከዓ ብወልቀ ሰባት ወይ ብጉጅለታት ክደፋፍ ኣሎ ኢላ እንስሳ ዘገዳም ናብ ንቤቶም ክምለሱ ምሕጋዝ ናብ ቤቶም ክምለሱ ምሕጋዝ ወይ እውን ደረጃ ብደረጃ ለውጢ ንምግባር ትርጉም ዘለዎ ገንዘብ ዝህቡ ኣውፈርቲ ክኾኑ ይኽእሉ። ነፍሲ ወከፍና ለውጢ ዝገብር ነገር ክንረክብ ንኽእል ኢና ኢላ
3: It can start with something as simple as learning whose country you're on and listening to and respecting local knowledge. You can support
0: አብናይ መን ሃገር ከም ዘለኻ ክትመሃርን ነቲ ኣብቲ ከባቢ ዘሎ ፍልጠት ክትሰምዖን ከተኽብሮን ከምትኽእል ኳንካ ሚስ ብሮውሎው ትገልጽ ደቀ ሰባት

ክቡራት ሰማዕትና ናይ ሎሚ መደብና ቐንዛሞ ኣርስታት ዜና ክደግመልኩም። ሚኒስተር ጥዕና ፌደራል ማርክ ባትለር ብዛዕባ እቲ ኣብ ሃገራዊ መድሕን ስንክልና ኢንዲኣኤስ ተገይሩ ዘሎ ለውጢ ዝምልከት ማመታት ዝቐርብ ዘሎ ስክፍታታት ኣፍልጦ ከም ዝህቦ ገሊጹ። ቀዳማይ ሚኒስትር እስራኤል ቤንያሚን ናታንያሁ ኣብ መንጎ ኣሜሪካን ኢራን ብዛዕባ ተገብረ ስምምዕ ንኽመያጡ ናይ ጸጥታ ካቢንኡ ክእክቦም እዩ። ኣሰልጣኒ ሃገራዊ ጋንታ ኩዕሶ እግሪ ኣውስትራልያ ሶኮሩ ቶኒ ፖፖቪች ኣውስትራልያ ንቱርኪየ 2-2 ብምስዓራ ኣዝዩ ከም ዝሕበን ገሊጹ። ባር ሰማዕትና ናይ ሎም መደብና ዛዚምና ኣለና። ኣብ ዝመፅእ ሓሙስ ተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና። ክሳብ ሽዑ ሰላም ቅነ ዝምነየልኩም። እዛኹም ፀናሕኩ ኣዳላውና ኣቕረብን ዝመደብ ቤነ ስምርህ ብሩኽ መዓልቲ እዩ።

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 8 2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከ12 ሰዓት እስከ 5 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈው

ሆን የማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትን አቀለመ ለዝግጅቶቻችን ተካተዋል። ሀገርኛ ሪፖርት የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ እንዲካሄድ ቃል የተቆረጠለት መሆኑን ቀዳሚ ትኩረቱ አድርጓል። በቃለመ ለዝግጅታችን አንጋፋ ጋዜጠኛ ደራሲ የስልምና ጉዳዮች ተመራማሪና የታሪክ አጥኚ አቶ ተሾመ ከማል ብርሃኑ በቅርቡ የአክሱም ተማሪዎች የሂጃብ ጥያቄ የፖለቲካ ህመሙ ምልክት ወይስ ራሱ ህመሙ ነው በሚል መጠይቅ ለህትመት ያበቁትን ተከታይ መጣጥፋቸውን ጭብጦች ነቅሰው ያስረዳሉ። እስከ ፕሮግራማችን ማብቂያ ቆይታችሁ ከእኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሳ ዜናዎቹን እናስቀድማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመራጭ ጠቅላይ ሚኒስትርነት የህዝብ አስተያየት ድጋፍ አገኙ። የዓለም ዋንጫ ውድድር ቀጥሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢራን ከዩናይትድ ስቴትስ እና እስራኤል ጋር ያላትን ግጭቶች ከናካቴው እንደምትገታ አስታወቀች። ለበርካታ ግንባሮች መካከለኛው ምስራቅ ውስጥ እየተካሄደ ያለው ግጭት ማምሻውን እንደሚያከትምም ተናግሯል። የኢራን ምክትል የውጭ ጉዳይ ሚኒስትር ካሲም ካርባባዲ ከኢራን መንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስ ጦርነቱ የመቋጫ ውድድሮች በ60 ቀናት ድርድሮች እንደሚከናወንና በሂደቱም አንዳች ስምምነት ጥሰት ከተፈጸመ ግና ቴህራን ያጸፋ ምላሽ እንደምትሰጥ ተናግሯል። የኢራን ዜና አንባቢ ዛሬ ማለዳ ላይ ዜናውን ባቀረበበት ወቅት
1: America for the United States was forced to sign a memorandum to end the war with the
0: United States ከኢራን እስላማዊ ሪፐብሊክና ማጽያን ግንባር ጋር ጦርነቱን ለማክተም ግድ ተሰኝታ ፈርማለች። በሁሉም ግንባሮች በኢራንና አጋሮቿ ላይ በዩናይትድ ስቴትስ ተከፍቶ ጦርነቶች በአስቸኳይ በዘላቂነት እንዲያከትሙ ሺባዝ ሻሪፍ አስተውቋል። የፓኪስታን ጠቅላይ ሚኒስትር የዩናይትድ ስቴትስ በኢራን ላይ የከፈተችው ጦርነት ለመክታት ከስምምነት ላይ መድረሱን ገልጧል ብላለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በማህበራዊ ሚዲያ ገጻቸው ሁላችሁም እንኳን ደስ ያላችሁ፣ የሆርሙዝ ሰርጥ ያላንዳች ቀረጥ እንዲከፈትና ዩናይትድ ስቴትስም ዘግታው የነበረውን መተላለፊያ እንድትከላ አጽድቃለሁ ብለዋል። ዩናይትድ ስቴትስ እና ኢራን የሰላም ስምምነቱን አርብ ጁን 19 ስዊዘርላንድ ላይ ለመፈራረም ቀን ተቆርጦላቸዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካሲም ካሪባባዲ የሰላም ስምምነቱ ሊባኖስንም እንደሚያጠቃልል ተናግረዋል። የሰላም ስምምነቱ የመግባቢያ ሰነድ ላይ ዩናይትድ ስቴትስ አቅባ ይዛ የነበረችውን የኢራን 24 ቢሊዮን ዶላር እንደምትለቅ ሰፍሯል። ካርባባዲ አክለውም
2: When negotiations begin within 60 days with the aim of reaching a final agreement
0: የመጨረሻው ስምምነት ላይ ለመድረስ 60 ቀናት ውስጥ ሲጀመር ግቡን ከመታ የኛ ቁልፍ ጉዳይ የድንጋጌዎቹ ግብር ላይ መዋል ነው ብለዋል። በሌላም በኩል እንግሊዝ፣ ፈረንሳይ፣ ጀርመንና ጣሊያን በፊናቸው ባወጡት የጋራ መግለጫ ኢራን ላይ ጥለውት የነበረውን ማዕቀብ እንደሚያነሱ ገልጠዋል። አክለውም ኢራን ከቶንም የኒውክሌር ባለቤት እንዳትሆን እርግጠኛ መሆን እንደሚሹም አመላክተዋል። የካታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱል ራሂም አልታኒ ለአደራዳሪዋ ፓኪስታን ምስጋናቸውን ሲያቀርቡ ጃፓንም በበኩሏ ይሁንታዋን ቸራለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው የሆርሙዝ ሰርጥ መከፈት ጉዳይ ዛሬ ኢቪያን ፈረንሳይ ውስጥ በሚጀመረው የቡድን 7 ጉባኤ ላይ የመወያያ አጀንዳ እንደሚሆን አመላክተዋል። የቡድን 7 ሀገራት ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ እንግሊዝ፣ ዩናይትድ ስቴትስ እና ካናዳ መሪዎች የጉባኤው ታዳሚዎች ይሆናሉ። በሌላም በኩል ፈረንሳይ ውስጥ የሚካሄደውን የቡድን 7 መሪዎች ስብሰባ በመቃወም 50 ሺህ ያህል የተቃውሞ ሰልፈኞች ጄኔቫ ውስጥ የተቃውሞ ድምጾቻቸውን አሰምተዋል። አዲስ ይፋ በሆነው የህዝብ አስተያየት ስብስብ የዋን ኔሽን ፓርቲ መሪ ፖሊን ሃንሰን አንቶኒ አልቤኒዚን አልፈው የተመራጭ ጠቅላይ ሚኒስትርን ድጋፍ አግኝተዋል። የህዝብ አስተያየቱ የተሰባሰበው 2000 ያህል ሰዎችን በማናገር ሲሆን 33 በመቶ ያህሉ ፖሊን ሃንሰንን በተመራጭ ጠቅላይ ሚኒስትርነት ደግፈዋል። 29 በመቶ የወቅቱን ጠቅላይ ሚኒስትር አንቶኒ አልቤኒዚን ሲሹ፣ 16 በመቶ ለተቃዋሚ ቡድን መሪ አንገስ ቴለር ድጋፋቸውን ቸረዋል። ይሁንና የዋን ኔሽን ፓርቲ ምክር ቤት አባል ባርናቢ ጆይስ ሰሞንኛ የሆኑትን የህዝብ አስተያየቶች ላይ እንብዛም ትኩረት መቸር እንደማያሻ ሰሰስቡ አሁን ላይ ማተኮሩ ስለ እውነት በጣም ጥንቃቄ ማድረግ ያሻል። የምርጫ ወቅት ሲቃረብ የዛሬው አይነት የህዝብ አስተያየት ድጋፍ አይኖርም። ምንም ይሁን ምን መልካምም ይሁን አስከፊ የተለያየ ነው የሚሆነው። ማተኮር የሚገባን በወቅታዊ ጉዳዮች ላይ ነው ብለዋል። ዛሬ ማለዳ ላይ በተካሄደ የ2026 የፊፋ ዓለም አቀፍ ውድድር ኔዘርላንድስና ጃፓን 2-2 ተለያይተዋል። ጃፓን አቻ ግቧን ያስቆጠረችው ለጨዋታው ፍጻሜ 2 ደቂቃዎች ሲቀሩ ነው። ኮትዲቯርና ኢኳዶርም ባደረጉት ውድድር ኮትዲቯር 1-0 ኢኳዶርን ረታለች። በዚሁ ወደ ውጭ ምንዛሪ ተመና መራለን። አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ09 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰማልን። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 20። ሜልበርን ብራ ይሆናል። ዝቅተኛ 13 ከፍተኛ 19። ብሪስበን ብራ ይሆናል። ዝቅተኛ 15 ከፍተኛ 23። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 3 ከፍተኛ 16። አድላይድ ያካፋል። ዝቅተኛ 15 ከፍተኛ 20። ሆባርት ብራ ይሆናል። ዝቅተኛ 6 ከፍተኛ 13። ካምብራ በአብዛኛው ፀሐያማ ይሆናል። ዝቅተኛ 2 ከፍተኛ 18። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 22 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 4 ከፍተኛ 25። ዜናዎችን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመረጡ ጠቅላይ ሚኒስትርነት የህዝብ ድጋፍ አስተያየት አገኙ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Far from the partisan politics.
1: Sabalai Bohunu Kwangoch, Zena Ochin, Yaza, Kostawi, Summit Hogar, Yenigat, Musicana, Maraki, Podcastoch, Tasha Funbet, Lemagalet, Itabgothal.
0: SBS.com.au/audio.
1: በዚሁ የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ እንዲካሄድ ቀን የተቆረጠለት መሆኑን ቀዳሚ ትኩረቱ ወዳደረገው ሀገርኛ ሪፖርት እናልፋለን። ደመቀ ከበደ እንደሚከተለው አጠናቅሮታል። ሀገርኛ ሪፖርት
2: የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ጀምሮ በአዲስ አበባ ይካሄዳል ተባለ። ሀገር አቀፉ የሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ ሀገራዊውን የምክክር ጉባኤ በአዲስ አበባ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚያካሂድ አስታውቋል። ኮሚሽኑ ይህንን ያስታወቀው ሰኔ 5 ቀን 2018 ዓ.ም በሸራተን አዲስ ሆቴል ለጋዜጠኞች በሰጠው መግለጫ ሲሆን የዋና ኮሚሽነር ፕሮፌሰር መስፍን አራያ እንዳስታወቁት ጉባኤው በመዲናዋ 15 ቀናት ያህል ይካሄዳል። ጉባኤው ከ4000 በላይ ጉባኤተኞች ከሁሉም የሀገሪቱ ክፍሎችና ከሁሉም ከተማ አስተዳደሮች ይሳተፉበታል ብለዋል። በዚህ ጉባኤ ወቅትም በተለያዩ ክልሎች በህዝብ የተመረጡ አጀንዳዎች ላይ የመጨረሻ ውይይትና ምክክር እንደሚካሄድ ነው የተገለጸው። በጉባኤው የሚነሱ ዋና ዋና ጉዳዮች መካከልም የህገ መንግስት ማሻሻያ፣ የማንነት ጥያቄዎች፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነት እንደዚሁም ከብሔራዊ ሰንደቅ ዓላማ ጋር የተያያዙ ጉዳዮች መሆናቸው ተገልጿል። ኮሚሽኑ እስካሁን በተካሄደው ምክክር ሂደት 1234 ወረዳዎች ተሳታፊ መሆናቸውን ገልጾ ይህም በአጠቃላይ 93% የሀገሪቱን አካባቢዎች ይሸፍናል ብሏል። ኮሚሽኑ በተጨማሪም ለጉባኤው ተሳታፊዎች ቅድመ ዝግጅት እንዲያደርጉ ጥሪ ያቀረበ ሲሆን እስካሁን በሂደቱ ያልተሳተፉ አካላትም በቀረው ሂደት እንዲቀላቀሉ ኮሚሽኑ ዝግጁ መሆኑን አክሎ ገልጿል። ኢትዮጵያና ናይጄሪያ የእስረኞች ዝውውር ስምምነት ተፈራረሙ። ኢትዮጵያና ናይጄሪያ በሁለቱ ሀገራት ውስጥ የተፈረደባቸውን ዜጎች የቀረበባቸውን የእስር ጊዜ በትውልድ ሀገራቸው እንዲያጠናቅቁ የሚያስችል የእስረኞች ዝውውር ስምምነት ተፈራርመዋል። ስምምነቱ በሁለቱ ሀገራት ህጎችና በዓለም አቀፍ ድንጋጌዎች መሰረት በፍጥነት ወደ ተግባር እንዲገባ መስማማታቸውን የተገለጸው። በዚህ መሰረት በአንዱ ሀገር የተፈረደበት ዜጋ በተወሰኑ ቅድመ ሁኔታዎች መሰረት ወደ ትውልድ ሀገሩ ተዛውሮ የቀረውን ቅጣት ሊያጠናቅቅ ይችላል። ስምምነቱን የኢትዮጵያ ፍትህ ሚኒስትሯ ሃና ራስላሴ እና የናይጄሪያ አቻቸው ላቲፍ ሀግሜ የተፈራረሙት ሲሆን የፊርማ ስነ ስርዓቱም በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች መሪነት ተካሂዷል። የናይጄሪያ ውጭ ጉዳይ ሚኒስቴር እንዳስታወቀው ስምምነቱ በሰብአዊነት፣ በፍትህና በዓለም አቀፍ ትብብር መርሆች ላይ የተመሰረተ ሲሆን ታራሚዎች ከቤተሰቦቻቸው ከቋንቋቸውና ከባህላቸው ጋር በቅርበት በመኖር ወደ ማህበረሰብ እንዲመለሱ የሚያግዝ ነው ብሏል። እንደ ናይጄሪያ መገናኛ ብዙሃን ዘገባ ከሆነ ስምምነቱ ተግባራዊ ሲሆን ከ100 በላይ ናይጄሪያውያን እስረኞች ተጠቃሚ ሊሆኑ ይችላሉ። ኢትዮጵያ ከዚህ ቀደም ከደቡብ አፍሪካ፣ ቻይና፣ ብራዚልና ሌሎች ሀገራት ጋር ተመሳሳይ የእስረኞች ዝውውር ስምምነቶችን ማጽደቋ ይታወሳል። የአድዋ ድል በዓል በአሜሪካ እንዲከበር ተወሰነም። የጥቁሮች ሁሉ ድል ተደርጎ የሚወሰደው የአድዋ ድል በዓል በአሜሪካ በይፋ እንዲከበር በሕግ መወሰኑ ተሰምቷል። በአሜሪካ ፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ አጽድቋል። ይህ ኤችአር 441 የተሰኘ የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት ነው። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል። የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነው። ውሳኔው በሪፐብሊካንና በዴሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ ነው የጸደቀውም። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮች አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀም። በሪያድ የሚገኘውን የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር በተደረገ ከፍተኛ ዲፕሎማሲ የተሳካ መሆኑንም አክሎ ገልጿል። ሚኒስቴሩ በሳውዲ አረቢያ ቀሪ ዲፕሎማሲ ጥረት የሚሹ ጉዳዮችን በቅርበት እየተከታተለ መሆኑን

0: የጠቆመ ሲሆን ህብረተሰቡ ህገወጥ የሰዎች አዘዋዋሪዎች በማህበራዊ ሚዲያና በተለያዩ መንገዶች ከሚያሰራጫቸውም የሐሰት ማታለያዎች ራሱን እንዲጠብቅም አሳስቧል። አዲሱ የኢትዮጵያ የተሽከርካሪ ሰሌዳ ከሰኔ 4 ቀን ጀምሮ መሰጠት ጀመረም። አዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ዋና ስራ አስኪያጅ ዘገየ በላይነህ እንዳሉት ሰሌዳው ሀገራዊ ይዘት ያለው ፎርጂድ የማይደረግና ስርቆትን የሚከላከል እንደዚሁም ኢቲኤች የሚለውን ዓለም አቀፍ ኢትዮጵያዊ ኮድ የያዘ ነው ተብሏል። መጀመሪያው ሰሌዳ በካ ቅርንጫፍ የተሰጠ ሲሆን በአዲሱ አሰራር ተሽከርካሪው እስኪወገድ ድረስ ያገለግላል ተብሏል። በትራንስፖርትና ሎጂስቲክስ ሚኒስቴር የአገልግሎት ዘርፍ ቁጥጥር አማካሪ አቶ አሰፋ ሀዲስ በበኩላቸው በብዙሃን ትራንስፖርትና በግል ተሽከርካሪዎች ሰሌዳ ዋጋ ላይ ልዩነት ይኖራል ብለዋል። በከተማዋ ከ800,000 በላይ ተሽከርካሪዎች ሲኖሩ ይህ የለውጥ ሂደት በአዲስ አበባ ከተጀመረ በኋላ በሌሎች ክልሎች እንደሚሰፋም ታውቋል። ዋጋው ከ56,000 ብር በላይ መጠየቁ ግን በብዙሃን ዘንድ ትችት እያስተናገደ ነው። በመጨረሻም በኢትዮጵያ ሴት አረጋውያን ጾታዊ ጥቃት የደረሰባቸው ነው ተባለም። ሴት አረጋውያን በቤተሰብ አባል፣ በዘመድና የቅርብ ባሏቸው ሰዎች አማካይነት ጾታዊ ጥቃት እየተፈጸመባቸው እንደሚገኝ የአዲስ አበባ አረጋውያን ማህበር ገልጿል። የአዲስ አበባ አረጋውያን ማህበር የኦዲስ ሰብሳቢና የአቃቂ ቃሊቲ ክፍለ ከተማ የአረጋውያን ማህበር ፕሬዚዳንት አቶ ንጉሴ ደግፌ ለሪፖርተር ጋዜጣ እንደተናገሩት ሴት አረጋውያን ላይ ከሚደርሱ ጥቃቶች መካከል ያስገድዶ መድፈር፣ የሀብት ዝርፊያና ሌሎች የሞራልና የስነ ልቦና ጥቃቶች ይጠቀሳሉ። በቁጥር የተደገፈ ባይሆንም አረጋውያን ከወጣቶች በላይ በተለይ በቤተሰብና የቅርብ በሚሏቸው ሰዎች ጾታዊ ጥቃት እያስተናገዱ ይገኛል ብለዋል። ደረሰባቸውንም ጥቃት ወደ ህግ አካል ለመውሰድ ሀፍረትና ውርደት ስለሚመስላቸው በደላቸውን አምቀው ይዘው መኖርን ይመርጣሉ ሲሉ ገልጸዋል። አቶ ንጉሴ እንደተናገሩት ጥቃት የደረሰባቸው አብዛኞቹ አረጋውያን በልጄ ወይም በቅርብ ሰው ጥቃት እየተፈጸመብኝ ነው ብለው ለመናገር አይደፍሩም። በዚህም ምክንያት ጥቃት የተፈጸመባቸው አረጋውያን ከሰው ሸሽተውና ተደብቀው ለመኖር ተቀዳሚ ምርጫቸው እያደረጉ ይገኛል ብለዋል። እናቶች ወልደውና አሳድገው አገር የሚያቀኑ ልጆች አፍርተው እውቀትና ጉልበታቸውን ለሀገር አበርክተው በስተርጅና ዘመናቸው ይህ ድርጊት ሲፈጸምባቸው የሚደርስባቸው የሞራል ውድቀት ከፍተኛ ነው ማለታቸውን ሪፖርተር አክሎ ዘግቧል። በመሆኑም እየጨመረ የመጣውን የአረጋውያን ጥቃት ለመከላከል ማህበረሰቡ ከፍትህና ከህግ አካላት ጋር ተቀናጅቶ መስራት ይኖርባቸዋል ብሏል። ጾታዊ ጥቃት የተፈጸመባቸው አረጋውያን ለፊስቱላና ለማህፀን በሽታም ተጋላጭ ናቸው ተብሏል። ሄልፕ ኤጅ ኢትዮጵያ በተለያዩ ጊዜያት ባደረገው ጥናት ሴት አረጋውያን ላይ ጾታዊ ጥቃት በከፍተኛ ደረጃ በመፈጸም ላይ እንደሚገኝ ማረጋገጡን ሪፖርተር አክሎ ዘግቧል። በኢትዮጵያ ከ7 ሚሊዮን በላይ አረጋውያን ይኖራሉ ተብሎ እንደሚገመት ከነዚህም 90% የሚሆኑት በከፋ ድህነት ውስጥ የሚገኙ መሆናቸውንም ዳይሬክተሩን ጠቅሶ ዘገባው አክሎ ገልጿል።
1: ሀገርኛ ሪፖርት
2: You shouldn't have to choose between speed, reliability and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum internet is powered by fiber and connected to the premises by coaxial lines. Restrictions apply.
3: Landu brainstorms boat names for the boat he hopes to own.
4: How about Fishful Thinking? Nah, too cute. Say la vie? Would be better if I was French.
3: Boatu has a boat covered by GEICO, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
4: Fantastic voyage? Now we're getting somewhere.
3: Plus, GEICO can help Boatu cover what's on board, too.
4: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
3: It feels good to be Boatu. It feels good to GEICO.
5: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። ኤስቢኤስ አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ። ላይክ አድርጉን አታዩችንም ያጋሩን SPS አማርኛ

0: Facebook. ወደ ቀጣዩ የቃለ ምልልስ ዝግጅታችን ከማለፋችን በፊት ወደ የተካሄደ ባለው 2026 የፊፋ ዓለም አቀፍ ዋንጫ በአሁኑ ወቅት 21ኛው ደቂቃ ላይ የደረሰ ሲሆን በስዊዘርላንድ እና ቱኒዚያ እየተጋጠሙ ነው። ስዊዘርላንድ 1-0 ቱኒዚያን እየመራች ነው። ወደ ቃለ ምልልስ ፕሮግራማችን የምናልፈው ከአቶ ተሾመ ብርሃኑ ከማል ጋር ወደ አካሄድ ነው ቃለ ምልልስ ነው እንሆን።
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
0: ደራሲ ተሸመ ብርሃኑ ከማል በመጽሐፍ ትትመት ብቻም ሳይሆን እንደዚሁ የተለያዩ መጣጥፎችንም በሾች የሚቆጠሩ እንዲሁ በተለያየ ርዕሰ ጉዳዮች ላይ ከዚህ ቀደም ለትትመት አብቅተዋል። አሁን በድጋሚ ካነሱት የአንዱ የመጣጥፎ ርዕስ ውስጥ ያክሱም የሙስሊሞች የመብት ጥያቄ የፖለቲካ ህመሙ ምልክት ወይስ ራሱ ህመሙ ነበር የሚል ለትመት አብቀተዋል። በአንድ ሀገር ውስጥ ጋዜጣ ላይ ይሄን በሁለተኛ ክፍል በተመሳሳይ ርዕስ ለማውጣት የተነሳሱበት ምክንያት ምንድን ነው? በቅድሚያ ወደ አሁን ወቅታዊ ጉዳዩ ላይ ከመሄዳችን በፊት ቀደም ሲል የነበረውን ከእኛም ጋር አብሮ ቃለ ምልልስ ስላደረግን ያንን የመስማት እድሉ ለሌላቸው ወይም ለዘናጉ ካሉም ደግሞ ለማስታወስ ያህል ለምን ከዛ እንነሳም?
2: በአጠቃላይ ያየ እንደሆነ በሀገራችን እስልምናም ክርስትናም መጥቷል። ክርስትናም እስልምናም የመጡበት መንገድ ደግሞ በእጅጉ በጣም የሚደንቅ ነው። የሚያያዘውም ኢትዮጵያ ካለችበት የተፈጥሮ አቀማመጥ ወይም ጂኦግራፊ ሁኔታ ነው። ለምን ኢትዮጵያ ጥንት አሁንም ድረስ በቀይ ባህርና በኤደን ባህረ ሰላጤ አከባቢ የምትገኝ አገር ናት። ከነዚህም አገሮች በተለይም ከመካከለኛው ምስራቅ ህዝቦች ጋራ የጠበቀ ግንኙነት ነበራት። የጠበቀ ግንኙነት የነበራትም በተለያዩ መልኮች ነው። አንደኛው በንግድ ነው። ሁለተኛው ደግሞ በቤተሰብነትም ጭምር ነው። ሌላው ደግሞ በሃይማኖት ነው። በዚህ መሰረት ከቅድመ ክርስትና የነበሩ ሃይማኖቶችም ሆኑ ከክርስትና ወዲህ የመጡ ሃይማኖቶች ማለትም ክርስትናና እስልምና የመጡት እንደሌላው አገር በጦርነት ወይም ደግሞ በመስፋፋት አይደለም፣ በሰላም ነው። አንዳንዶቹም በክርስትና መነሳትም ኢትዮጵያውያን ነበሩበት፣ ከክርስቶስ ጋር የነበሩ ኢትዮጵያውያን እንደነበሩ ይነገራል። በእስልምናም ቢሆን በርካታ ኢትዮጵያውያን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ነበሩ። ከዚህም በተጨማሪ ደግሞ ኢትዮጵያ ክርስትና በገባበት ዘመን እንደ አብርሃና ጽብሃ ክርስትናን ከተቀበሉ ወዲህ ክርስትናን ሲያስፋፉ፣ በአጼ ካሊብ ደግሞ አረብን ለመያዝ ከፍተኛ ጥረት ያደርጉ እንደነበረ ይታወቃል። ይልቁንም ደግሞ በዚህ በየመን ባሰሩት ትልቅ ቤተ ክርስቲያን ወደ ካዕባ የሚሄደውን ሰው በማስቀረት ወደዛ ወደ የመን ባሰሩት እጅግ በጣም ትልቅ ቤተ ክርስቲያን ተሰባስቦ ጸሎት እንዲያደርግና ክርስትና እንዲቀበል ያደርጉ የነበሩ ናቸው። እስልምና ደግሞ በሳቸው የልጅ ልጅ ዘመን በመጡት ነቢዩ መሐመድ አማካይነት እስልምና ሲጀመር እና ችግር ሲገጥመው ልጃቸውንም ጨምሮ ቤተሰባቸውን እና ወዳጆቻቸውን የቅርብ ዘመዶቻቸውን ወደ ኢትዮጵያ ነው የላኩት። በዚህ ጊዜ እነዚህ ከሳውዲ አረቢያ የመጡት ወይም የነቢዩ መሐመድ ቤተሰቦች ወዳጆችና ዘመዶች ወደ ኢትዮጵያ መጥተው ለ15 ዓመታት ያህል ተቀምጠዋል። እንግዲህ የተቀመጡበት አካባቢ በጣም ሰፊ ነው። ከላይ ከስዋንኪን ይጀምራል፣ ከዛ ከምጽዋም ይጀምራል። ሀርቂቆም እንደኖሩ ይታወቃል። ከዛም በኋላ ወደ አክሱም እንደሄዱና በአክሱምና በሽሬ መካከል በሚገኝ ቦታ ትልቅ መስጊድ ሰርተው እንደነበረ ወይም መኖሪያ ሰርተው እንደነበረ ይነገራል። ከዚህም በተጨማሪ ደግሞ በነጃሺ አሁን ነጃሺ በሚባለው ስፍራ እንደኖሩ፣ ሌላው ደግሞ ኩነባ በሚባል ሰሜን አፋር ግዛት ውስጥ እንደኖሩ ይታወቃል። በአጠቃላይ በምንመለከትበት ጊዜ ክርስትናና እስልምና ወደ ኢትዮጵያ የገቡት እጅግ ሰላማዊ በሆነ መንገድ፣ ቤተሰባዊ በሆነ መንገድ ነው። በዛ መሰረት እስልምናም ክርስትናም ተፈጠሩበት ጊዜ ጀምሮ ማለትም ክርስትና ከ2118 ዓመት በፊት ጀምሮ

0: እስልምና ደግሞ ከ1444 ጀምሮ መስፋፋት እንደተጀመረ እንመለከታለን። እና ምን ማለት ነው ይሄ? እስከ 1000 ዓመተ ምህረት ድረስ በኢትዮጵያውያን ሙስሊሞችና ክርስቲያኖች መካከል ይሄ ነው የሚባል የእርስ በርስ ጦርነት ጎራውን የለየ በሙስሊሞችና በክርስቲያኖች መካከል የተደረገ ጦርነት አልተመዘገበም። የምናየው አንደኛ በአረብ አገሮች እስከ ሩቅ ምስራቅ ድረስ እስከ ምዕራብ አፍሪካ ድረስ እስልምናን በጦርነት ሲያስፋፉ ኢትዮጵያ ውስጥ አልገቡም። ኢትዮጵያ ውስጥ ያልገቡበት ምክንያት ሁለት ነው። አንደኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቺ ሀገር የተቀደሰች ሀገር ናት፣ ክርስቲያኖችና ሙስሊሞችን በሰላም ሊኖሩባት የምትችል ሀገር ናት፣ የጥሩ መነኮሳት እምነት ተከታዮች ያሉባት ሀገር ናት ብለው በመንገራቸውና ኢትዮጵያን እንዳትወሩ ብሎ ባስጠነቀቁት መሰረት የሚደረግ ነው። ከዚህም በላይ ደግሞ እንግዲህ ኢትዮጵያውያን አገራቸውና ድንበራቸውን ጠብቀው የቆዩ ሀገሮች ናቸው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያት ዘመን አጼ ካሌብ በጣም ብዙ መርከቦችንና ወደ 60,000 የሚሆኑ ወታደሮች ያዘመቱበት ዘመን ነው እና ኢትዮጵያ ከሀያላን አገሮች አንዷ እንደነበረች ነው የሚታወቀው። ሆኖም ከ10ኛው ክፍለ ዘመን ጀምሮ እስከ 16ኛው ክፍለ ዘመን ድረስ በተለይም በዚህ በአዳል በሸዋ ሱልጣኔት በአዳል ሱልጣኔት መካከልና በሰለሞናዊ ዳይናስቲ ዘመን ማለትም በአፄ ይስሐቅ፣ በአፄ አምደ ጽዮን፣ በአፄ ገላውዲዮስ፣ በአፄ ዘርዓ ያዕቆብ በምንላቸው እስከ አፄ ልብነ ድንግል በነበሩት ነገስታት መካከልና በአዳል ስልጣኔት መካከል ከፍተኛ ጦርነት ይካሄድ ነበር። ይሄም ከምስራቅ ኢትዮጵያ እስከ ሸዋ ድረስ ያለውን ግዛት ያካትታል። ምን ማለት ነው? ከሸዋ ጀምሮ እስከ ምዕራብ ኢትዮጵያ ድረስ፣ እስከ ሰሜን ኢትዮጵያ ድረስ፣ እስከ ደቡብ ኢትዮጵያ ድረስ የሚታወቅ በሙስሊምና በክርስቲያኖች መካከል የተደረገ ጦርነት አልተመዘገበም ወይም አይታወቅም። ወደ አሁኑ ለመምጣት ታሪካችንን እንድናየው ብዬ ነው። ለማንኛውም እስከ ቅርብ ጊዜ ድረስ በሙስሊሞችና በክርስቲያኖች መካከል ወንድማማችነት፣ ፍቅርና መተሳሰብ የነበረበት አገር ነው። አሁን በሙስሊሞችና በክርስቲያኖች መካከል የከረረ ጦርነት የምንመለከተው ወይም ደግሞ ጥላቻ የምንመለከተው ከአጼ ቴዎድሮስ ዘመነ መንግስት ጀምሮ ነው። አጼ ቴዎድሮስ ደግሞ ወደዛ ያዘነበሩ በመጀመሪያ ወደ ስልጣን ያወጧቸው እንደሚባለው ሙስሊሞች ነበሩ። በኋላ ግን አባ ሰላማ የሚባሉት ግብፃዊ መነኩሴ እቺን ሀገር በሰላም ለመምራት የምትፈልግ ከሆነ በአንድ ሃይማኖት ምራት ብለው ይነግሯቸዋል። እሳቸውም እንደተባለው የእሳቸውን ምክር ሰምተው እስልምና ከተስፋፋ ሀገሪቱን እንደምጠፋ አምነው ሙስሊሞችን ማጥፋት ይጀምራሉ። በተጨማሪ ደግሞ የእሳቸውን እግር የተኩት አጼ ዮሐንስ ደግሞ በዚሁ በአባ ሰላማ ምክንያት በሙስሊሞችና በክርስቲያኖች መካከል የከረረ ጸብ እንዲፈጠር ያደርጋሉ እና በዚህ መሰረት አጼ ዮሐንስ ምንድን ያደረጉት እስላም ከሆንክ ወይም ክርስቲያን ካልሆንክ ከአገሬ ውጣልኝ የሚል ትዕዛዝ ያስተላልፋሉ። በጣም በርካታ ኢትዮጵያውያን ሙስሊሞችን በእሳቸው ምክንያት ያልቃሉ። በሀገራቸውም ስደተኞች ይሆናሉ፣ ምክንያቱም ከምድርስታቸውም እንትን ይላሉ። ይሄ ሁኔታ በአጼ ኃይለሥላሴ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቁንጮ የነበሩት የበላይ በነበሩት በአጼ ኃይለሥላሴም ቢሆን በቀጥታም ሆነ በተዘዋዋሪ መንገድ ሙስሊሞች እንደዚህ አይነት ችግር ይነርስባቸው እንደነበረ ይታወቃል። እስከ አሁን ድረስ የምናያቸው ነገሮች በተለይም በትግራይ በኩል
1: በተለይ ትግራይ ውስጥ አሁን የዚህ አይነቱ ሁኔታ በሃይማኖት ከእስልምና እምነት ጋር የተጻራሪ የሆነ አመለካከት ሊመጣ የቻለው ከምን አኳያ ነው? ዋነኛው መንስኤ ምንድን ነው?
0: ዋናው መንስኤ ምንድን ነው? አሁን የተፈጠረ አክሱምን ቅድስት ከተማ እናደርጋታለን፣ አክሱምን እንደ ቫቲካን ራሷን የቻለች እናደርጋታለን ከሚል የመነጨ ነው። እንግዲህ አክሱም እና ቫቲካን በሁለቱ መካከል በጣም የተለየ ነው። እንደምታውቀው ቫቲካን ያለችው ሮም ውስጥ ነው። ሮም ውስጥ ደግሞ ያሉት ሮማውያን ናቸው። ክርስቲያን ፕሮቴስታንት የለም፣ ኦርቶዶክስ የለም፣ ሙስሊም የለም፣ ሌላም የውጭ ሀገር ዜጋ ብዙ አልነበረም። ሙስሊሞች እንኳን ምናልባት በጣት የሚቆጠሩ ሊሆን ይችላሉ። የዛን ጊዜ ጣሊያን ሶማሌን ወራ ስለነበረ በተረፈ ሲሲሊ የነበሩትን ሙስሊሞች ሳይቀር አስወጥተዋል እና

0: ከእስላምም ከሌላም እምነት የጸዳች ሮም እንደነበረች እንመለከታለን። በዛን ጊዜ ቫቲካን ራሷን የቻለች የካቶሊክ መቀመጫ እንድትሆን ስትደረግ ሁሉም ካቶሊካዊ ነበር። በተለይም ደግሞ ሙሶሎኒ ቫቲካን ራሷን የቻለች በራሷ ሕገ መንግስት የምትተዳደር ልትሆንና ለፋሺስት መንግስት ደግሞ አስፈላጊውን ድጋፍ እንድታደርግ በዛ ስምምነት መሰረት ነው ቫቲካን ራሷን የቻለች የሆነችው። ራሷን ቻለች ተባለ እንጂ በአብዛኛው ከሮም መንግስት ከሮም አስተዳደር አስፈላጊው እገዛ ታደርጋለች። ነገር ግን አሁን ይሄ አክሱምም አባቶች በቅርቡ አክሱምን እንደ ቫቲካን እናደርጋለን ሲሉ ግምት ውስጥ ማስገባት የነበረባቸው ነገሮች መኖር ነበረባቸው። በመሰረቱ እንዲሁ ለማስታወስ ይረዳ እንደሆነ አሁን የተጀመረም አይደለም ይሄ ነገር። ምናልባት የዛሬ 2 አመት ወይም 3 አመት ወይም 4 አመት የተጀመረ አይደለም። እንደ ቫቲካን እናደርጋታለን የሚለው ባይኖርም ከዚህ በፊት ሙስሊሞች ከአክሱም ወጥተው አክሱም ማራይ ወደሚባል ወደ ሰለህለሃ መሄጃ ወደ ሽሬ መሄጃ ከአክሱም 10 ኪሎ ሜትር ርቀው እንዲቀመጡ አድርገዋል። መስጊዳቸውም እዛ እንዲሰሩ አድርገዋል። እሱ ብቻ ሳይሆን ሐውዜን በሚባለው ከተማ ራሱ ሙስሊሞች በሐውዜን ከተማ እንዳይቀበሩ ከከተማው 10 ኪሎ ሜትር ርቀው አው ባህሮ በሚባለው መቃብር ነው የሚቀበሩት። ለረጅም ጊዜ 2 ሰዓት ምናምን ተጉዘው እዛው ነው የሚቀበሩት። እና ምናልባት በ1960ዎቹ አካባቢ ሙስሊሞች ከአክሱም ወጥተው አክሱም ሮማራይ እንዲቀመጡ ተደርጓል። እና አሁን በጣም እየፈጠጠ የመጣው አንደኛ የሙስሊሞች ቁጥርም ጨምሯል፣ ሁለተኛ በደርግ መንግስት የሙስሊሞችና የክርስቲያኖች እኩልነት አዝማሚያ ነበር፣ ምክንያቱም ሁለቱንም አይቀበልም። ከደርግ መንግስት በኋላ ደግሞ ኢህአዴግ መንግስት ደግሞ እነዚህ ጥያቄዎች በሙስሊሞች የእኩልነት ጥያቄዎች፣ መስጊድ የመስራት ጥያቄዎች ቢነሱም እያድበሰበሰው ቆይቷል። አሁን ደግሞ ፌቨረብል የሆነ ኮንዲሽን ሙስሊሞችን ጭራሽ ለማስወጣት የሚያስችል ሁኔታ ስለተፈጠረ በዚህ ሙስሊሞች በዚች ቦታ ላይ መስጊድ አትሰሩም፣ በመንገድም ቀብር ላይ በዚህ በአክሱም ጽዮን አካባቢ ይዛችሁ አታልፉም፣ አዛን አታደርጉም፣ እናንተ ብቻ ሳትሆኑ ካቶሊኮችም ፕሮቴስታንቶችም ቤተክርስቲያን አይሰሩም የሚል ውሳኔ በቅርቡም በዝርዝር መግለጫ አውጥተዋል። አንደኛዋ ዋናውና ትልቁ ነገር አክሱምን ቅድስት ከተማ ለማድረግ ነው። እና አክሱምን ቅድስት ከተማ ለማድረግ ግን ቅድመ ሁኔታዎች ለመስራት ለማዘጋጀት እንኳን ሁኔታው አልፈቀደላቸውም። ምክንያቱም ካለፈው አመት ጀምሮ በመጀመሪያ የጀመሩት ሙስሊም ሴቶች ሂጃብ እንዳይለብሱ ነው፣ ኒቃም እንዳያደርጉ ነው። በዛ መሰረት በርካታ ወጣቶች ፈተና ሳይፈተኑ ቀርተዋል። በዛሬው አመት ደግሞ የተቀጣጠለው እንደዚሁ ሂጃብ እንዳትለብሱ ነው። ሂጃብ እንዳይለብሱ በማድረግ የከለከሏቸው ተማሪዎች አሉ። ላለመልበስ ፈቃደኛ የሆኑ ደግሞ ተገብተው ይማራሉ። አሁን ደግሞ ባለፈው ካቲት ወር እና መጋቢት ወር ደግሞ መስጊድ ውስጥ አላሁ አክበር አትበሉ፣ አዛን አታሰሙ፣ ድምፅ አታሰሙ ወደሚል መጣ። በመጨረሻ አሁን እንግዲህ ሙስሊሞች ከአክሱም ወጣ ብለው ወደ አየር መንገድ ወደ ሌላ አካባቢ ርቀው እንዲቀመጡ መግለጫ ወጥተዋል። አጠቃላይ እያየን እንደሆነ በሙስሊሙና በክርስቲያኑ መካከል የነበረው የመቻቻል የመግባባት አብሮ የመኖር ሁኔታ በአክሱም ጽዮን ወይም በሲኖዶሱ ምክንያት ግንኙነቱ ተቋርጧል ብዬ አስባለሁ።
1: ከአንጋፋው ጋዜጠኛ ደራሲና የእስልምና ታሪክ ተመራማሪ ተሾመ ብርሃኑ ጋር ያካሄድነው ቃለ ምልልስ በዚሁ አላበቃም። በተከታዩ ክፍለ ዝግጅታችን ስለ አክሱም ቅድስት ከተማነት ውሳኔ፣ የሃይማኖታዊ እኩልነትና ሕገ መንግሥታዊ አተገባበር ተስፋና ስጋት እንዲሁም ምክረ ሐሳቦቻቸውን አሰናስለው ያጋራሉ።
2: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
3: Starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit, I've give up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫዎ ሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
7: ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sps.com.au/amharic ይጎብኙ።
1: ካንጋፋው ጋዜጠኛ ደራሲና እስልምና ታሪክ ተመራማሪ ተሾመ ብርሃኑ ጋር በቀዳሚው ክፍለ ዝግጅታችን የእስልምና ሃይማኖትን ወደ ኢትዮጵያ አመጣጥ እምነታዊ ያታይ ልዩነቶች በትግራይ የአክሱምና ቫቲካን ንጽጽሮሽንና የሂጃብ ክልከላ በትግራይ ትምህርት ቤቶችን ባንኳርነት በመንቀስ አታያቸውን አጋርተዋል። ወደ ቀጣዩና የመቋጫ ክፍለ ዝግጅታችን ያመራ ነው። እንዲህ ነው
2: አብራችሁላችሁት ከኤስቢኤስ ራዲዮ ያማርኛው ዝግጅት ጋር ነው።
1: በሲኖዶሱ በኩል ይህን ጉዳይ አስመልክቶ አቋሙ ምን ይመስላል? እስካሁን ይህን ለመፍታት ያልተቻለበት ምክንያት ምንድን ነው?
0: ሲኖዶሱ እኮ በሱ በኩል ፈታ። አንደኛ ያወጣው መግለጫ ማለት ነው። አንደኛ አክሱም ቅድስት ከተማ ተብላ እንድትጠራው ሱናል። ቅድስት ከተማ ሲባል አሁን በተጨማሪ በወጣው መግለጫ መሰረት ካቶሊኮች እና ፕሮቴስታንቶች እና ሙስሊሞች የሌሉባት ብቻ ሳትሆን መጠጥ ቤቶች፣ ዳንኪራ ቤቶች የሌሉባት ከተማ እንድትሆን የሚል መግለጫ አውጥቷል።
1: ይሄ ችግር መፍታት ነው ወይስ ወደ አንድ ወገን ማጋደል ነው?
0: አክሱም ጽዮን ማለት ቅድስ ከተማናት ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ምንጭ ዋናዋናትና በሌሎች ሃይማኖቶች በሌሎች አመለካከቶች ምናልባት አገላልጹ ትክክል ላይሆን ይችላል መርከስ የለባትም እንደማለት ነው። አሁን ይሄ በምንመለከትበት ጊዜ አመለካከቱ ከሚያራምዱት ሰዎች አንጻር ትክክል ሊሆን ይችላል። ለምን ሙስሊሞቹን ገብተው መስጊድ ውስጥ ደብደበው አቁስለው በየቤቱም ሄደው ልክ ከሞርሞኖች ሲያደርጉት እንደነበረው በአሜሪካ እና በሌሎች ማገሮች ሙስሊሞችን ሄደው ልክ ሲያጠቁ እንደነበረው ሁሉ እነሱም በየቤቱ ይሄዱ ሙስሊሞችን አጥቅተዋል። አሁን ይሄ ለነሱ የሙስሊሞች መብት መክፈፍ የሙስሊሞች ህገ መንግስታዊ መብት መጣስ አይደለም ለነሱ። ምክንያቱም ህገ መንግስቱን የተቀበሉ አይመስሉም። በአንድ በኩል ህገ መንግስቱን ተቀበለናል ይላሉ፣ ህገ መንግስቱን በሌላ በኩል ደግሞ የሃይማኖት እኩልነት የሚፈቅደውን ህገ መንግስት ሲጥሱት እንመለከታለን። እና በጣም የሚያስገርመው ደግሞ ይሄንን ሃይ የሚል የመንግስት አካልም በኢትዮጵያ ውስጥ የለም።
1: መንግስት በኩል ጣልቃ ተገብቶ ይሄንን ሃይማኖታዊ ውዝግብ ልባት ለማበጀት ያልተሞከረው ወይም ደግሞ እስካሁንም ልባት ሳይበጅ የቆየው ከምን አኳያ ነው ይላሉ። ይሄ በአንድ ሀገር ውስጥ የአንድ ሀገር አስተዳደር ኃላፊነት አይደለም?
0: አቶ መለስ ዜናዊ በስልጣን ላይ በነበሩበት ጊዜ ትንሽ ለመንቀሳቀስ ሞክረው ነበር። ነገር ግን የነበረባቸው ግፊት ይሄን እንዲገፉ አላደረጋቸውም። በሁለተኛ ደረጃ ደግሞ በሙስሊሙና በክርስቲያኑ መካከል ያለው ቅራኔ መፍታት ይልቅ በሙስሊሙና በሙስሊሙ መካከል የነበረው ቅራኔ እንዲሰፋ በማድረግ የበኩላቸው አስተዋጽኦ አድርገዋል። ማዕከላዊ መንግስት እንደዚህ አይነት አቋም ያራምድ እንጂ የትግራይ መንግስት ደግሞ አሁን ፕሬዚደንት ነኝ በሚሉት ድሮም ከነበሩት በዶክተር ጽዮን ገብረ ሚካኤል አማካይነት የተሰጠው መረጃ በአባቶቻችን ያልነበረ ነገር አሁን በእኛ ጊዜ መስጊድ አክሱም ውስጥ

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ሃይማኖት እኩልነት የሚታሰብ ነገር መስሎ አይታይም። እኩልነት አለ ቢባል እሺ ብለህ ተቀብለህ እናንተ የምትሉት ነገር ሁሉ ትክክል ነው። እኛ የምናደርገው ነገር ደግሞ ለኛ ትክክል ነው ለእናንተ ትክክል አይደለም ተቀብለው ነው የሚል ይመስላል። እና በአጠቃላይ መንግስት ገመንግስቱን የማስተግበር ኃላፊነት ያለበት መንግስት ማዕከላዊ መንግስትም ሆነ የክልሉ መንግስት ይሄንን ሲተገብሩ አይታይም። ለነገሩ ትግራይ ብቻ ሳይሆን በሌሎች ቦታዎችም እንደዚህ አይነቶቹ ችግሮች ይታያሉ። እና ይሄ ነገር ወዴት ያመራን ነው? ምን እየተደረገ ነው? በኢኮኖሚያችን ላይ፣ በማህበራዊ ኑሯችን ላይ፣ በባህላችን ላይ ተጽዕኖ አይኖረውም ወይ ብለን እናስብ እንችላለን።
2: በመጣጥፎ ላይ በማጠቃለያ በኩል ያቀረቡት የመፍትሄ ሐሳብ አለ። አንዱም ያለማቀፍ የኢኮኖሚ ትስስሩ ይጠናከረ ሲሄድ ተጋቦቱም ሊኖር ስለሚችል በወንጀለኛ መቅጫችንና በፍትሐብሔር ሕጋችን ያልተካተቱ ሃይማኖታዊ ሕጎችን ማውጣት ያስፈልጋል ብለዋል። ይህን ሲሉ ምን ማለት ነው? ምን አይነት ሃይማኖታዊ ሕጎች ናቸው በወንጀለኛ መቅጫና ፍትሐብሔር ሕጎች ውስጥ እንዲካተቱ የሚሹት? ይሄስ ምን ያህል መፍትሄ ይሆናል የሚል ሐሳቤ ኖሮት ነው። ከዚህ የተለየ የመፍትሄ አማራጮች የሚሏቸውስ አሉ?
1: የመጨነቅ ጉዳይ ነው። በኢትዮጵያ ውስጥ ሰላም የሃይማኖት ልዩነት የሌለው በሃይማኖት የተነሳ ክርክርና ጭቅጭቅ የማይደረግበት ኢትዮጵያ እንድትኖር ነው የፍላጎቴ። ማለትም በሌሎች አገሮች እንዳለ ሁሉ በሀገራችንም የሙስሊሙም የክርስቲያኑም መብት ተጠብቆ ሁሉም እምነቱን በሰላም በፍቅር በመረዳዳትና በመተማመን ለሀገሩ እንዲሰራ ማድረግ ነው የኔ ምኞት። ይሄን ለማድረግ ግን ዝም ብሎ አይመጣም። ለምሳሌ አንዲት ክርስቲያን ተማሪ ባንገቷ ላይ ትልቅም ትንሽም መስቀል አድርጋ ትምህርት ቤት የምትገባ ከሆነ ይሄ ለሷ የክርስትና እምነት መገለጫዋ ነው። አንድ ክርስቲያን ወጣት አንገቱ ላይ ትንሽም ይሁን ትልቅ መስቀል አድርጎ ትምህርት ቤት ውስጥ የሚገባ ከሆነ ለሱ የክርስትና እምነት መገለጫው ነው። እንደዚሁም ደግሞ አንዲት ሙስሊም ሂጃብ አድርጋ መሄድ እንደ መስቀሉ ሁሉ የእስልምና መገለጫዋ ነው። ሲጀመር ቁርአን ውስጥ ሴቶች ራሳቸው መከናነብ እንዳለባቸው እና እስከ ሰዓት ማሰሪያቸው ድረስ መከናነብ እንዳለባቸው መሸፈን እንዳለባቸው በግልጽ ተቀምጧል። እንደዚሁም ደግሞ በሐዲሶችም እንደዚሁ የተነገረ አለ። ለአንዲት ሙስሊም ያንን ማድረግ ሂጃብ አድርጎ መሄድ ሃይማኖታዊ ግዴታዋ ነው። ተገላልጣ ብትሄድ ትጠየቅበታለች በሰማይ ላይ። በመሰረቱ ክርስቲያን ማተብ ማድረግ የጀመረው ወይም ደግሞ መስቀል ማድረግ የጀመረው ከመቼ እንደሆነ አላውቅም። ነገር ግን መስቀል አድርጎ መሄድ መስቀል አድርጎ አለመሄድ ክርስቲያን መሆን ወይም አለመሆን አይደለም። ለአንድ ክርስቲያን እንደሚገባኝ ያደርግ ግን ያው የበለጠ ክርስቲያን መሆኑ ይታወቃል። ክርስቲያን መሆኑ ከታወቀ ደግሞ ይሄ ሰውዬ ክርስቲያን ነው ተብሎ ይታያል። ለሙስሊም ግን እንደሱ አይደለም። ይሄንን ልብስ ልበሱ ተብሎ ታዟል። የታዘዘውን ነገር ደግሞ ማድረግ አለባቸው። ካላደረጉ አንደኛ ወላጆቻቸውም አይፈቅዱላቸውም ተማሪው ስለሆኑ፣ ሁለተኛ ፈጣሪም አይፈቅድላቸውም ሙስሊሞች ስለሆኑ። ስለዚህ በአንድ ትምህርት ቤት ውስጥ መስቀል አድርገው ማተብ አድርገው መሄድ በሚፈቀድበት አገር ሂጃብ አታድርጉ ብሎ ማድረግ ይሄ በጣም አድላዊነት የተሞላው አሰራር ነው ብዬ አምናለሁ። ስለዚህ ይሄ ነገር በህግ መደንገግ አለበት። አንድ ለምሳሌ በቅርቡ ያወጣሁት ጽሑፍ አለ። ለምሳሌ ከልዩ ልዩ ገዳማት የሚወጡ መነኮሳት ሴቶች

0: አሉን በል እነዛ ገዳማቱስ መከናለብ ግድ ነው ልክ እንደ ሙስሊሞቹ ማለት ነው እነዛ የገዳም መነኮሳት እነዛ ገዳም መነኮሳት ትምርት ቤት ባንዛን ያንን አለባበስ ለብሰው ሲሄዱ ምንም ቅሬታ የላቸውም እንደውም ደስ ይላቸዋል ችግርም ይሆነው ሂጃብ ተደርጎ ይሄድ እንደሆነ ነው እንደውም ያክሱምን አነሳን እንጂ ላሊበላ ደግሞ ይወሰድ እንደሆነ የባሰ ነው እስከ ጭራሹ መስጊድም የለም ሙስሊሞች እንደውም ቢስሚላህ ብለው አርደው ስጋም የሚብሉበት ሀገር አይደለም መስጊዱን ተው መስጊድ ማሰራቱን ተው ተሰባስቦ መስጊዱን ተው ነገር ግን ማረድ እንኳን አይችሉም
1: የዚህ አይነት ሁለት አመላከቶች በሁለት የእምነት ተከታይ ሴቶች ላይ በህብረተሰቡ ዘንድ በተወሰነው ክፍል ተቀባይነት ያገኘው ለምንድን ነው በክርስትና እምነት ተከታዮች መነኩሳት
0: ይሄ ነው አሁን ይሄ ሙስሊሞች እኮ አይጠሉም አሁን ለምሳሌ ሙስሊሞች እኮ እነዚህ መነኮሳት ሴት መነኮሳት ወጣቶችም ይሆኑ አሮጊቶች ተከናንበው ሲሄዱ ቆብ ሲያደርጉ ደስ ይላቸዋል እንጂ አይከፋቸውም ምክንያቱም የፈጣሪ ቃል ነው ተከናንቡ የሚለው ነገር ግን ክርስቲያኖቹ ተከናንበው ሲሄዱ የሚደሰቱባት ሙስሊሞቹ ደግሞ ተከናንበው ሲሄዱ የሚከፉባት አገር የሆነችው ኢትዮጵያ ናት በተለይም አክሱምና ላሊበላ እና ይሄ ነገር ከምንድን ነው የመነጨ ብለን ስንጠይቅ ዞሮ ዞሮ ምን መጣው ወደ እስላሞፎቢያ ነው እስላም ጠልነት ነው እንጂ ልብሱም እነሱም ይለብሱት ልብስ ነው ትምርት ቤቱም እነሱም ይማሩበት ትምርት ቤት ነው የተለየ ነገር እኮ ሙስሊሞች ስለለበሱ አይደለም ሙስሊሞች ላይ ስላረፈ ግን ደስ አይላቸውም በቃ ለምን ደስ አይላቸውም ደስ አይላቸውም መልስ የለውም ክርስቲያኑ ሂጃብ ሲያደርግ መነኩሴዎቹ ማለት ነው እንደውም እኮ ቤተክርስቲያን እኮ ተከራንባችሁ ግቡ ነው የሚባለው አለ እንደውም በሀገራችን እኮ አሁን ነው እንጂ ሴቶች እናቶቻችን የእናቶቻችን ጓደኞች አያቶቻችን የሚባሉት ነገሮች ወደ ቤተክርስቲያን ሲሄዱ እኮ ተከናንበው ነው የሚሄዱት ከነንባቸውንም አያወርዱም
1: ከቀደም ካነሱት ከፍታብሔርና የወንጀለኛ መቅጫ ላይ እንዲጠቀስ እንዲታከል ካሹት ባሻገርስ በተለይ በመንግስትና በጠቅላላውም የሃይማኖት መሪዎች ሁለቱም ሃይማኖት መሪዎች መካከል ምን አይነት ውይይቶች ተካሂደው ይሄ ጉዳይ ሊፈታ ይገባል ይላሉ ካልሆነስ መዘዞቹ ምን ሊሆኑ ይችላሉ ይሳካልስ የሚል ተስፋ አለዎት
0: አው ምንድነው መሰለ በወገንህ ላይ በክርስቲያኖቹ የቤተክርስቲያን ጥቂት ኤሊቶች ይሄን ይበሉ እንጂኮ በርካታ የክርስትና እምነት ተከታዮች እኮ ከሙስሊሞች ጋር አብረው ተባብረው ተደጋግፈው የሚኖሩ ሰዎች ናቸው። የሙስሊሙን የንግድ ዕቃ እኮ የሚገዙት ክርስቲያኖች ናቸው። የክርስቲያኖቹን ምርት እኮ የሚገዙት ሙስሊሞች ናቸው። ሰርግ አብረው ነው የሚበሉት። ሌሎች ድግሶችም አብረው ነው የሚሄዱት። በበዓላት ይጠያየቃሉ። በሐዘን ይጠያየቃሉ። አብረው የሚኖሩ ህዝቦች ናቸው። ስለዚህ የብዙሃን ክርስቲያኖች አመለካከት ነው ብሎ ማሰብ እጅግ በጣም የተሳሳተ ነው። አንዳንዱ ቦታም እኮ ሙስሊሞች እና ክርስቲያኖች ተጋብተውም የሚኖሩበት ሁኔታ አለ። ሙስሊም ወንድምና ክርስቲያን ወንድም አብረው የሚኖሩበት ሁኔታ አለ። እና በሙስሊሞችና በክርስቲያኖች መካከል ያለው ግንኙነት ከቤተክርስቲያን ኤሊቶች ከሚያራምዱት ሁኔታ ጋር የተለየ ነው። ሆኖም መንግስታቱ ለምንድን ነው ይሄንን ጣልቃ ገብቶ የማይፈቱት ብለን ከመመለሳችን በፊት በነገራችን ላይ ቅድም ስለ ሃይማኖት ህጎች አንስተን ስለነበረ ለምሳሌ በቤተ ክህነት ትምህርት ቤቶችና መድረሳ ትምህርት ቤቶች አሉ። ለነሱ የሚያስፈልግ ሃይማኖታዊ ህግ ያስፈልጋል። በመስጊዶችና በቤተ ክርስቲያኖች የሚደረጉ ስብከቶች ሃይማኖታዊ ህጎች ያስፈልጓቸዋል። ለምሳሌ ዘወትር ምሰበው አህመድ ግራኝ ከሞት 500 አመቱ ነው። ነገር ግን አህመድ ግራኝ ተነስቶ ቤተክርስቲያን አቃጥሏልና አሁንም ቢሆን ሙስሊሞች ተነስቶ እንዳያቃጥሉባችሁ ብለው የሚሰብኩ ሰዎች አደብ ሊገዙ ይገባል። በሌላ በኩል ደግሞ ክርስቲያኖች እንደዚህ ናቸው ብለው የሚሰብኩ የሚያስተምሩ የሙስሊም ሃይማኖት አባቶች አደብ ሊገዙ ይገባቸዋል። ከዚህም በተጨማሪ ደግሞ ሃይማኖታዊ ስነ ምግባራት ተጠብቀው እንዲኖሩ በግድ ህግ ያስፈልጋው ሃይማኖታዊ ስነ ምግባራት የሚጥሱ ሰዎች ደግሞ በአግባቡ ሊቀጡና ርምጃ ሊወሰድባቸው ይገባል። በዚህ ታ

0: ላይ ቆም ብለን የምናስባቸው ነገሮች አሉ። በሙስሊም ቤተሰብና በክርስቲያን ቤተሰብ መካከል የበለጠ ግንኙነትን ሊያዳብሩ የሚችሉ ማህበራዊ ህጎች በጣም ያስፈልጋሉ እና እንዴት እንደመግለጽ እንደሚቻል አላውቅም። እስካሁን ድረስ ያየኋቸው መንግስታት እኔ ከአፄ ኃይለ ሥላሴ ጀምሮ ነው የማውቀው። የአፄ ኃይለ ሥላሴ ምን በለው፣ የደርግ ምን በለው፣ የኢህአዴግ ምን በለው፣ በህዝቦች መካከል ሰላም እና መረጋጋት እንዲኖሩ ጣልቃ የሚገቡ አይመስለኝም። ለምን እንደሆነ አላውቅም። ወይም እርስ በርስ ሲጨቃጨቁ፣ እርስ በርስ ሲጣሉ በሰላም ለመግዛት እንደሆነ አይገባኝም። እና እውነቱን ለመናገር የአሁኑ መንግስት፣ አሁን ስልጣን የያዘው መንግስትም ሆነ ወደፊት የሚመጡት መንግስታት በሙስሊሙና በክርስቲያኑ መካከል ያለውን ግንኙነት ሰላማዊ ለማድረግ በወንድማማችነት ላይ የተመሰረተ እንዲሆን በማድረግ እና መተባበርና መረዳዳት ያለበት እንዲሆን የማድረግ ኃላፊነት ይጠበቅባቸዋል። መንግስትን የአንድ ወገን የአንድ ሃይማኖት ወገን ማድረግ የሙስሊም ወገን ወይም ክርስቲያን ወገን ማድረግ ሳይሆን መንግስት ራሱ ከክርስቲያን ወገንነት እና ከሙስሊም ወገንነት ራሱ ማውጣት አለበት። ስራው የፍትሐ ብሔር ስራ መስራት ነው፣ የወንጀል ስራ መቀነስ ነው። እነዚህን ነገሮች ለመስራት ኢኮኖሚውንም ለማዳበር፣ ማህበራዊ ኑሮውም ለማዳበር፣ ባህሉን ለማዳበር፣ የሁሉንም ነገር እንትን ለማድረግ ብዙ መሰራት ይኖርባቸዋል እና ብዙ አድላዊ የሆኑ ነገሮች እንመለከታለን። አሁን በተቀረጹት መጽሐፍቶች ሳይቀሩ የአድላዊነት ሁኔታ እንመለከታለን። ይሄ መቀረፍ አለበት። ትምህርት ቤቶች ይሄን ለብሳችሁ አትግቡ፣ ይሄን ለብሳችሁ አትፈተኑም የሚሉ ትምህርት ቤቶች እኮ ናቸው። የተማሩ የተመራመሩ ያሉባቸው ቦታዎች ይሄንን ነገር ሲናገሩ እንሰማለን። ለነገሩ ችግሩ እኛ ብቻም አይደለም እናንተ ጋርም ያለ ይመስለኛል። እና ዞሮ ዞሮ በሙስሊሞችና በክርስቲያኖች መካከል ያለው ግንኙነት የተሻለ ማድረግ የሚሻል ይመስለኛል።
1: ጋዜጠኛ፣ ደራሲ፣ የእስልምና ጉዳይ ተመራማሪና የታሪክ አጥኚ ተሾመ ብርሃኑ ከማል ስለ ቃለ ምልልሱ እናመሰግናለን።
0: እኔም ስለጠየቃችሁኝ በጣም አመሰግናለሁ። እንግዲህ
2: ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።

ዩናይትድ ስቴትስ እና ኢራን ከስምምነት ላይ ደረሱ። የዋን ኔሽን መሪ ፖሊን ሃንሰን የተመረጠ ጠቅላይ ሚኒስትርነት የህዝብ አስተያየት ድጋፍ አገኙ። የ2026 ፊፋ ኦሎምፒክ ውድድር ቀጥሏል። ጃፓን እና ሁለት ለሁለት ተለያይተዋል። በአሁኑ ወቅት በጨዋታ ላይ የሚገኙት ስዊዘርላንድ እና ቱኒዚያ 2-1 ረፍት ወጥተዋል። መልካም ቀን አውስትራሊያ። ቸር ይግጠመን።

0: ሰላም እንደምናምሽታችኋል አድማጮቻችን ለሰኞ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በኮምቦልቻ የ31 ሰዎችን ህይወት የቀጠፈውና በርካቶች የተጎዱበት የትራፊክ አደጋ
1: ወንድ 11 ሴት 20 ናት። አንድ ህፃን አለች። ምርመዋን መገመት አንችልም ምክንያቱም እናቷም ስለሞተች።
0: ዛሬ ህልፈቱ የተሰማው ድምጻዊ ሰማኝ በለው በሙያ ጋሮቹ እንዴት ይታወሳል?
2: ወይ ሰማይ በለው እናት የስካውን ታለቅስ ነበር። ሰማይ በለው በጣም እናት የጥሩ ልጅ ነበር። ወይ በጣም አዝናለሁ።
0: ስለ አሜሪካና ኢራን ስምምነትም ዘገባ ይዘናል እንድትከታተሉን ግብዣችን ነው። በአማራ ክልል ኮምቦልቻ ከተማ አስተዳደር በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸውን የከተማው ፖሊስ ገለጸ። በሌሎች ተሳፋሪዎች ላይም ጉዳት መድረሱን የከተማው ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሞዬ ለቢቢሲ ተናግረዋል።
1: መነሻውን ደሴ ከተማ ያደረገ ኮርሶስ 0798 የህዝብ ማመላለሻ አባስ ከጠዋቱ 12 ሰዓት ከ20 ላይ 64 ሰዎች ጭኖ በመጓዝ ላይ እንዳለ ከመቶ ሜትር በላይ ርቀት ያለው ገደል ገብቶ ተገልብቷል። 31 ሰዎች የሞት አደጋ፣ 33 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። በተለይ ከባድና ቀላል ጉዳት ደረሰባቸው በኮምቦልቻና በደሴ ሪፈራል ሆስፒታል የሕክምና አገልግሎት እያገኙ ይገኛሉ።
0: በአደጋው የሞቱት አብዛኞቹ ሴቶች መሆናቸውንም ኮማንደሩ ገልጸዋል።
1: ወንድ 11 ሴት 20 ናቸው። አንድ ህፃን አለች። ምርመዋን መገመት አንችልም ምክንያቱም እናቷም ስለሞተች የደረሰውን ምርመዋን ማወቅ አንችልም። አሽከርካሪም ረዳትም ጨምሮ በህይወት የሉም።
0: ከፍተኛ ጉዳት የደረሰባቸው በመኖራቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለም ኮማንደሩ አክለዋል። የአደጋውን ምክንያት በተመለከተም ኮማንደር ጌታቸው ይህንን ብለዋል።
1: የአደጋው ምክንያት ገና በምርመራ ላይ እንገኛለን። የአደጋው ቦታ ኮምቦልቻ ከተማ አስተዳደር ቦርቀና ክፍለ ከተማ አረጎ በተለምዶ ኤስት መንገድ ከሚባል ጠመዝማዛ ቦታ ላይ ነው። ተደጋጋሚ ቦታው ላይ በጣም ጠመዝማዛ ከመሆኑ ጋር ተያይዞ ተደጋጋሚ አደጋ እየተፈጸመ ይገኛል። ለአሽከርካሪዎች፣ ለማህበረሰቡ በተደጋጋሚ መድረክ በመፍጠር ግንዛቤ ፈጥረናል። በሶሻል ሚዲያ ታውቀናል። ለአሽከርካሪዎች የጥንቃቄ መልእክት በማዘጋጀት እንዲያነቡት አስፈላጊውን ጥንቃቄ እና በተረጋጋ መንገድ እንዲያሽከረክሩ ግንዛቤ ፈጥረናል። የኮምቦልቻ ከተማ ብቻም ሳይሆን ሌሎቹ አካባቢዎች ላይ የምንለው እንደ ክልልም ግንዛቤ የሚፈጠር ስለሆነ እንግዲህ አሽከርካሪዎች በተለያየ ምክንያት ከጥንቃቄ ጉድለት ማነስ ጠጥቶ በመንዳት ጫት በመጣም የሚከሰቱ ናቸው። ከዚህ በፊትነት የሚፈጸመው የነበረው አሁን ግን ያው ምዳት ላይም ስለሆነ ከሱስ ነው የሚል የመነጨ ሀሳብ ባይኖረንም ግን ደግሞ እንዝላልነት እና ተሽከርካሪዎቻቸውን በየጊዜው እንገናና አድሳት ያለማድረግ ችግሮች እየተከሰቱ ነው የሚገኙት።
0: የዓለም ጤና ድርጅት ዋና ዳይሬክተር ደቡብ አፍሪካ ውስጥ የተፈጸመ ስላለው መጤ ጠል ጥቃት በተመለከተ የሰጡት አስተያየት እንዳላስደሰተው የአገሪቱ መንግስት ገለጸ። ዶክተር ቴድሮስ አድሃኖም ትናንት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸው ነበር። ዋና ዳይሬክተሩ በደቡብ አፍሪካ ውስጥ በሚፈጸሙ መጤ ጠል ጥቃቶች የሰው ህይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያና ሞዛምቢካዊ ዜጎችን በምሳሌነት ጠቅሰዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አይደለም ብለዋል። በአገሪቱ ውስጥ ተፈጥሯል ስለሚባለው መጤ ጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉም ባለስልጣናቱ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ዶክተር ቴድሮስ

0: መጤጠል ጥቃት እንዳልሆነ ለቢቢሲ ተናግሯል። ባለስልጣናቱ ለኢትዮጵያዊውና ለሞዛምቢካዊው ሞት ምክንያቱ የመጤጠል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያዊው ሞት ከተደራጀ ወንጀል ጋር እንደሚያያዝ፣ የሞዛምቢካዊው ሞት ደግሞ ምርመራ እየተደረገበት እንደሆነ አሳውቀዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ የጸረ አፍሪካውያን ስደተኞች ስሜት በይፋና በተዘዋዋሪ ሲንጸባረቁ ቆይቷል። መንግስት ህጋዊ ያልሆኑ ስደተኞችን እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላ አገሪቷ ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶችን የሚያመለክቱ ዘገባዎች ሲወጡ ቆይቷል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮች ከመንግስት እስካሁን አልተሰጠም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃን እንዳይወስዱ ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናንና ናይጄሪያን የመሳሰሉ አገራት ፍላጎቱ ያላቸውን ዜጎች ከደቡብ አፍሪካ ማስወጣት ጀምረዋል። አድማጮች፣ አሁን ደግሞ አጫጭር ዜናዎችን ላሰማችሁ። አሜሪካና ኢራን ከሶስት ወራት በላይ የዘለቀውን ጦርነት ለማስቆም የሚያስችል ስምምነት ላይ ደረሱ። በአገራቱ መካከል ለወራት ሲደረግ የነበረው ድርድር አርብ ዕለት ስዊዘርላንድ ውስጥ በሚካሄድ የፊርማ ስነ ስርዓት ይቋጫል ተብሏል። ዩኬ ቲክቶክን ጨምሮ ከ16 ዓመት በታች ላሉ ታዳጊዎች ማህበራዊ ሚዲያን ልታገድ ነው። አውስትራሊያ ባለፈው ታህሳስ ነበር ተመሳሳይ እርምጃ በመውሰድ የዓለማችን የመጀመሪያው አገር የሆነችው። ሊባኖስ ከአሜሪካና ኢራን የሰላም ስምምነት በኋላ ከቤታቸው የተፈናቀሉ ሰዎች ለመመለስ እንዳይቸኩሉ አስጠነቀቀች። ባለስልጣናቱ ማስጠንቀቂያውን የሰጡት እስራኤል ጦሯን ከደቡባዊ ሊባኖስ እንደማታስወጣ በመናገሯ ነው። የአሜሪካና ኢራን ስምምነት ይፋ ከሆነ በኋላ የነዳጅ ዋጋ ቅናሽ አሳየ። ዶናልድ ትራምፕ ከስምምነቱ በኋላ የነዳጅ ዘይት መተላለፊያ የሆነው የሆርሙዝ ወሽመጥ ዳግም ይከፈታል ብለዋል። ዜናዎቹ ለዚህ ናቸው። በባህል ሙዚቃ ታላቅ ስም የነበረው ድምጻይ ሰማሃኝ በለው ባደረበትም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምጻይ ሰማሃኝ በለው ባለፉት 10 ታት የተለያዩ ባህላዊ ዘቶች ያሏቸው ተወዳጅ የሙዚቃ ስራዎችን ለአድማጭ ያደረሰ አንጋፋ ሙዚቀኛ ነበር። ድምጻዩ ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ፣ ባላገር ይጠቀሳሉ። በመድረክ ስሙ ሰሜ ባላገሩ በሚል በይበልጥ የሚታወቀው ሙዚቀኛው ባለትዳርና የአራት ልጆች አባት ነበር። ሰሜ እንዴት ይታወሳል ስንል የሙያ አጋሮቹን ጠይቀን ነበር። የአምባሰሏ ንግስት ማሪቱ ለገሰን እንዲሁም የሙያ አጋሩን አረጋሃኝ ወራሽንና ከአዲሱ ትውልድ በባህል ሙዚቃ እየገነነ የመጣውን አስቻለው ፈጠነን አነጋግረናል። ከማሪቱ እንጀምራለን።
1: ወይ ወይ ወይ ወይ ሰማይ በለው እናቴ፣ እስካሁን ታለቅስ ነበር። ሰማይ በለው በጣም በጣም እናቴ ጥሩ ልጅ ነበረ። ወይ ወይ ወይ ወይ በጣም በጣም አዝናለሁ። የኔ እናቴ ባህሉ ንጉስ ነው። በጣም በጣም በጣም እኔ በጣም አዝኛለሁ። በጣም
2: ያው ሰማኝ በጣም በጣም ጎበዝ የባህል አምባሳደራችን ነበረ። ዛሬ ነው እኔም ድልሰቱን ያው እንግዲህ እንደማንኛውም ኢትዮጵያዊ የሰማው እና በጣም ነው ያዘን። እኔ ጋር ደግሞ ሁለት ዜማ እናንትን ሰጥቸው ነበር። ቻግኒ ሂድ ቤት ሰራ ያገውኛ ከኔ ሀገር ቤት ውስጥ ያሰራሁት ዘፈን ነበረ፣ አገውኛ ዘፈን እና አረ በቃ የሚለውን ዜማ እሱ ሰጥቸው ነበረ እና በጣም በቃ ማለት በጣም ዩኒክ ሰው ነበረ። እኔ ስለሰማኝ በጣም ለመመስከር በጣም ቃላት ያጥረኛል። ብዙ ትምህርት የያዝኩበት ምንድን ነው፣ ስቱዲዮ ላይ ሲገባ ሌላ ሰው ነው የሚሆነው። ሪትም ሁላ ሊዘል ይችላል እና ከስቱዲዮ አቀራረጽ ውስጥ ከሰማኝ እኔ ብዙ ትምህርት ወስጃለሁ። ሌላ ሰው ነው የሚሆነው። በጣም ያዘን ይደገታል።
3: አንድ ቀን ቢከሰስ ምድር ከጭንቀት ማን ይቀር ነበር። ናፋውታቴን አገሬ አንቲ አገሬ መሬት ፈሪ ተቀምጦ ጀግና የምትወስድበት ምድር
1: ከጭንቀት ማን ይቀር አብረን እንኳ አልሰራንም። እንደው ብቻ አዲስ አበባ እንቀራረብ ነበር፣ እንተዋወቃለን። በጣም በጣም ራቀዋለሁ እናትዬ። በጣም ያሳዝናል እንዴ! የሚሞት አይመስልም እኮ በጣም ምን አጋጠመው? እንደው ምንድን ነበር? ኧረ እንደው ይገርማል።
4: ማኝ በኢትዮጵያ የሙዚቃ ታሪክ ውስጥ በጣም ትልቅ ቦታ ያለው በተለይ ባህል ዘመናዊ

0: በተለይም አዳዲስ ቃላቶችን በማምጣት ደንበኛ ቱባውን የባህል ጨዋታ በተለይም ባህር ዳር እንዳደገ ልጅ እንደተወለደ ልጅ በተለይ ከዛ አካባቢ ያሉትን የአማርኛ ዘፈኖች ባህል ዘፈኖችን በጣም አርቆ ይጫወት የነበረ ረጅም ዓመት ያገለገለ በጣም ተወዳጅ ድምጻዊ ወደታች ወደ ላይም ሳይል በደንብ ደረጃውን ጠብቆ ባህልን በደንብ አርጎ የተጫወተ ልጅ ነው። ግን በጣም በቃስ ደንጋጭ ነው። ህመምን ሳይታመምን ህመሙን ሳንሰማ እንግዲህ በነበረው አሁን ሁላችንም እንደምንሰማው ክብደት ለመቀነስ ጥረት እያደረገ እንደነበር የምንሰማው በሙያ ውስጥ ያለን ሰዎች በጣም አስደንጋጭ ዜና ነው የሰማነው። እንግዲህ እግዚአብሔር ቤተሰቦቹንና አድናቂዎቹ ልጆቹን መጽናናቱን ይስጥልን።
1: ሰማኸኝን ማውቀው ያው አረባ ለሀገሩና ደቦትን ስራ የሚለው ስራ እዛ ላይ ነው ማውቀውና ግሻባይ ቴሌቪዥን ላይ ጣን ያለን ስናይ ግሻባይ አንቱ ይዋ እነሱ እና አንድ ተዘራ ተችሎ የሚባለው ጓደኛ አለኝ ይሁኔ እናሱ ጋር ዜማ የሚሰጣቸው እሱን ያስተዋወቀኝ በአካል ያው ስራውን ግን ማውቃቸው በልጅነት ጀምሮ።
2: የሱ በጣም ብዙ የባህል ጨዋታ ስለ ጎጃም በጥሩ ሁኔታ ዘፍነዋል። በጣም ምን እንደምንበል በጣም ብዙ ዘፈን አለው። ብዙ ነው ብዙ ታሪክ አለው። እሱ ስለ ሀገሩም ዘፍነዋል። ጎበዝ ነበረ። አረምኑ ሰጠሽ የሚለው እንኳን ይበቃዋል
3: አይደለ?
2: እሱ
3: ብዙ ሰው
2: በጣም ብዙ ነው። እናቴዋ ብዙ የሚያስቅ የሚያጫውት የሚያዝናና ነው። ዘፈኑ ጎበዝ ነበረ።
1: በአካል የዛኔ አገውኛ ዜ ማለት ስቱዲዮ ሊሰራ መጥቶ ስንታየው ክብረት ጋር አስቻለ ነው የሚባል እንደዛ ነው። እስቲ ሞክርልኝ አለና የሆነ ዜማ እንትን ስለው ወዲያው ብድግ አደረገው። እሱም የሆነ ጨመረበትና ሰራው። ከዛ እንሄዳለ ቻግኒ ነው የምንቀረጽ ብለን እኔም ከሀገሬ ከወጣው ብዙ ጊዜ ነበር እና እዚህ ላይ ሌላ ስራዎችን ነበር ምሰራ። ሰማኝን እጀው ሂጄ እኛ ቤተሰቦች ጋር ቻግኒ ፋዘሬን በህይወት ነበር የዛኔ እሱ ነበር። ሰማኝን እኛ ቤት ሂጄው ሲሄድ በግ ታረደልን። እዛ ላይ በቃ ከዚህ በኋላ ልጄ ምንም አይሆንም አለ። አባቴ መረቀን። እዛው ላይ ክሊፕ ሰራ ነው የጥቅምት መድኃኒዓለም ነበር እዛ እሱ ሰራ ነው። እና ሁሌ ይጠይቀኛል ዜማ ስጠኝ እንደዚህ ግጥም ምናምን እንደዛ ይላል። ከዛ ከብዙ አመት በኋላ እንደዚህ ባህርዳር ሲሄድ ባህርዳር መጣሃል አሉ ፖሊስ ላላገኝሃል እና ይሄ አረበዛ የሚለው ዜማ እኔ ተዘራ ተችሎ እሱ ብለን ሰራ ነው። እሱም ወጣ። ከዛ በኋላ ብዙ ጊዜ ይደውልልኝ ነበር ስራዎች ሲወጡ እና ለሰዎቹ እኔ በቃ አውቅ ነበረ ይለኛል። አንተ በጣም ትልቅ እንትን እንደምደርስ አውቅ ነበረ እና ሳወጣ ስራዎችን ሁሌ ይደውላል። ሁሌ በጣም ሞራል ይሰጠኛል። የዛሬ 2-3 ሳምንት አካባቢ ባህር ዳር የሆነ ሆቴል ተመርቆ ሰሚ አልተገኘም አንተም አልተገኘም ለምን አሉ። እኔማ 3-4 አመት ሆነኝ እኔ መድረክ ሰርቻ አላውቅም ነው ሰሚስን ሰሚንማ አሞት ነው አሉኝ። ታሙ ይደናል ማለትና ዛሬ ጠዋት የሰማው ታሪክ ሰርቷል። ዙሮ ዙሮ አንድ ሰው ታሪኩን ያስቀመጠ ሰው እንግዲህ ነፍሴ ማርካ ማለት ይችላል።
2: ጎበዝ ነው መድረክ ማያዙ እስክታው ደስ ይላል። ምንም ይላል በጣም ሰው በጣም ይወደዋል። በጣም በዙ ሰርቷል። አይ የባህል ሰው ነው የባህል ተጫዋች ነው። በጣም ቆንጆ ነው። በጣም አገኛለሁ። በጣም ጎበዝ ነው። በእውነት የሚገመገም አይደለም። ወዝ አለው። ያስቃል። በጣም ዋናው የሰውን ፍላጎት አታክ ማድረግ ነው ነበረው። እሱ እስክታው እየሳቀ በሁሉ ነገር ያስቃል። አሁን እንኳ በውፍረቱ እንኳ ጊዜ አሁን የሰራው በጣም እየቀለደ በጣም ጥሩ ሁኔታ ነበር ያለው። ትልቅ አርቲስት ነው።
0: በዚህ እንዲህ ባሳለፍንበት በሀገር ውስጥም በውጭም አብረን የሰራንባቸው መድረኮች ነበሩ እና በተለይም መጀመሪያ ጊዜ አካባቢ እንደወጣ አካባቢ እስራኤል ሀገር አብረን ተጫውተናል። እዚህም አዲስ አበባም ኤግዚቢሽንም አንዳንድ ቦታዎች ላይ አብረን ተገናኝተናል። ሰማኸኝ የታወቀ ነው መድረክ አያያዙ። በባህል ጨዋታው እኮ ከሱ በኋላ የመጡት ባህል ተጫዋቾች በሙሉ ከሱ በማየት ነው። ካለባበስ ጀምሮ በደንብ ተክኖበት የተጫወተ ልጅ ነው እና በጣም ልዩ ነበር መድረክ አያያዙ። ጎበዝ ተሰጥኦ ያለው ልጅ ነበር። ተጫዋች ነው። ጓደኞቹን አክባሪ ነው። ጨዋታ ወግ ያውቃል። ጨዋታ ያውቃል። ከዛ ውጪ ያው ለማንኛውም ማህበራዊ ኑሮ እንደማንኛችንም በማህበራዊ ኑሮ በአካባቢውም በጓደኞቹም በሰፈሩም

0: ስም ያለው ልጅ ነው።
1: በሃል ያደም ቃል በቃ ባንዲራውን ለብሶ እንደው ወጡ ሰርቷል። በጣም ያሳዝናል። በጣም ያሳዝናል። እንደው አርቲስት በጣም ትላልቆች አርቲስት ያለቁ ነው። እንደው አለቀ አደበለው እንግዲህ እናትዬ ያጥናናችሁ ላል በጣም ሰማይ ብለው በሁሉም ላይ ያለ ስሜቱ በሁሉም ላይ ነው ያለው። በአርቲስቱም ላይ በተመልካቹም ላይ ነው። ለልጆቹም ለባለቤቱም እሱ ፈጣሪ ገድፋችሁ እሱን አላህ ለጀነት ይበለው። በቃ ምንም ምለው ነገር የለም።
0: ሰማኝ ረጅም አመት ማውቀው ወዳጄ ነው፣ የሙያ አጋሬ ነው፣ ጓደኛዬ ነው። ግን አዝናለሁ። በቃ ሞቱ በጣም አስደንጋጭ ነው። ሁላችንም ደንግጠናል። እግዚአብሔር እንግዲህ ነፍሱን በገነት ያኖርልን ነው የምለው።

ነፍችላለች እስካሁን በተደረገ ያለው ዋንጫ ውድድር ከስድስት በላይ ግብ አስቆጥሮ ማሸነፍ የቻለ ሀገር የለም እና ጀርመን አሁን አዲስ ታሪክ ማስመዝገብ ቻለች ማለት ነው 7-1 በማሸነፍ ከዚህ በፊት ብራዚል ነች 6 ጎል በማስገባት ሪከርድ ይዛ የነበረው በዚህ ውድድር ማለት ነው እንግዲህ አፍሪካ በዚህ ውድድር ለመጀመሪያ ጊዜ 10 ሀገራትን ማሳተፍ ቻለች አራቱ እስካሁን የመጀመሪያ

0: ክንፍ ተጫዋች አማድ ዲያሎ 90ኛ ደቂቃ ላይ ባስቆጠራት አንድ ጎል አይቮሪ ኮስት ማሸነፍ ይችላልች። ሌሎቹ ሁለቱ የአፍሪካ ተወካዮች ደቡብ አፍሪካና ቱኒዚያ በዚህ ውድድር የመጀመሪያው ውድድራቸውን ተሸንፈዋል። ሞሮኮ ግን አምስት ጊዜ ያሸነፈችውን ብራዚልን የገጠመችው ሞሮኮ ከፍተኛ ፉክክር የታየበት ጨዋታ ነበር። ለብራዚል ፈተና መሆን ችለው ነበር። አንድ እኩል መውጣታቸው ይታወሳል። እንግዲህ በዚህ ውድድር ላይ ሌላ አያይዘን ማንሳት ምን ይችላል? በዚህ ውድድር ላይ የ18 አመቱ በፈረንሳይ የተወለደው ከሞሮኮ ቤተሰቦች ኢዩብ ባውዲ እስካሁን እንግዲህ መነጋገሪያ ሆኗል። 18 አመቱ ነው ገና፣ ግን ያሳየው እንቅስቃሴ ከፍተኛ ትኩረት ስቧል። አርሰናል እና ሊቨርፑል የዚህ ተጫዋች አድናቂ መሆናቸው ግልጽ ሆኗል። ከተወካዩም ጋር ንግግር መጀመራቸው እየተዘገበ ነው።
1: ዛሬስ የሚጠበቁ ጨዋታዎች የትኞቹ ናቸው?
0: ዛሬ ምሽት እኛ አየር ላይ ያለን ለመጀመሪያ ጊዜ አፍሪካ ዋንጫ ላይ አይተናት ያደነቅናት እንዲሁም ደግሞ ከቆዳ ስፋቷ አንጻር እና ከህዝብ ብዛቷ አንጻር ያልተጠበቀች የነበረችው ካቦ ቬርዴ ዛሬ የዚህ ውድድር የዋንጫ ተፎካካሪ ትሆናለች ከተባለችው ስፔን ጋር የመጀመሪያ ጨዋታቸውን እያከናወኑ ነው። ሌላኛው ተጠባቂ ጨዋታ ደግሞ 4 ሰዓት ላይ የሚከናወነው የመሐመድ ሳላህ ሀገር ኢጅፕት ከጀርሚ ዶኩ ሀገር ቤልጅየም ጋር የሚያደርጉት ጨዋታ ነው። የጨዋታ ሳቢ ይሆናል ተብሎ ይጠበቃል።
1: መነጋገሪያ የነበረው ሶማሊያዊው ዳኛን በተመለከተስ ምን አዲስ መረጃ አለ?
0: ፊፋ ሶማሊያዊው የመሃል ዳኛ አሜሪካ እንዳይገባ ቪዛ የተከለከለው ሙሉ እንግዲህ ጨዋታውን የመዳኘት እድል ባያገኝም ቀድሞ ተመልምሎ ስለነበረ ሙሉ ደሞዙን እንደሚሸፍን አስታውቋል።
1: ስንት እንደሆነ ማወቅ ይቻላል?
0: ደሞዛቸው የሚታወቀው በነገራችን ላይ ውድድሩ ካበቃ በኋላ ነው።
1: አመሰግናለሁ ገላና። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው በያላችሁበት መልካም ጊዜ መልካም ምሽት እንዲሆንላችሁ ከወዲሁ ተመኝተናል።

0: ሊባኖስ ኬሰ ሰተኡ ጋዛ ኬሰ ሰተኡ ሶሪያ ኬሰ ሰተኡ ኢምባስኑ አንጋ ወንትዘና ፎርማት አርገሙት ከንጀዶ ይፍሰኒሩ ከምብራን ያዶ ከንተኡ አማስታናን ኢም ዩራኒየሚ ኢራን ገበቴፊ ፉልድራፊስ ኢራን ዩራኒየሚ ገብዙፍ ዴም ቱረት ወንትጀዳ መንጅሩ ኢመሜሻ ወራና ኒውክለራት ይመለይ
1: ሐምዛ ሁሴን ወደፈኖ ዋይ ወሊገልቴ ወራና ባግዱ ገሌሳ ዳበጀደሜ አብደተሙረት ወደፈኖ በላ ደግፈቶ ተከኘትም ተፍገለቶም
0: አይየ ገለቶ
1: አባንገዳቱ ለማሃራን ጌቱ ተሊ

0: ኣመቲ ጉዳያት ኣብ ዝቐፅሉ 60 መዓልታት ከም ዝተይሎም እዩ ተገሊጹ ዘሎ ሕዚ እቲ ኣብ ልዕሊ ምምዕባል ዩራኒየም ዝግበር ቀይድታት እንታይ እዩ ክኸውን ሓደ ካልኣይ ድማ እቲ ኢራን ሒዛቶ ዘላ ኣብ ዝለዓለ ደረጃ ዝበፅሐ ምምዕባለ ዩራኒየም ከ እንታይ እዩ ክግበር
1: ብዛዕባ ምቁፅፃር ኢራናውያን ብዙሕ ፀገም ኣይነበሮም ናብኡ ካብ ቀደም ኣትሒዞም ትካላት ናይ ኒክሌር ናቶም ነቲ ናይ ዓለምለኸ ትካል ክፉት እዩ ነይሩ ብሕጂ ሓድሽ ነገር ክውስኾ እንድሕር ኮይኑ ምናልባት እቲ ዝተሰማምዕሉ ክሳብ 60% ኢንሪችመንት ወይ ከዓ ነቲ ኒክሌር መህብተኒ ዝኸውን ክሳብ 60% ነይሩ ክሳብ ሕጂ ምናልባት ካብኡን ታሕቲ ክኸውን ምክንያቱ ካብኡን ላዕሊ ወይ ከዓ ክንዶ እንድሕር ኮይኑ ብቐሊሉ ናብ ናይ ወታደራዊ ኣፅዋር ናይ ምቕያር ዓቕሚ እውን ስለ ዘለዎካ ምናልባት ኣብዚ ቁሩብ ብፍሕፋሕ ወይ ከዓ ምድርዳር ይገብሩ ኮኑ ንዕኡ ከጉድልዎ ግን ፈፂሞም እቲ ናይ ኢራን ናይ ኒክሌር ንሰላማዊ ረብሓታት ንምውዓል ዝግበር ብሕጊ ይኹን ብካልእ መገድታት ጠጠው ከብልዎ ኣይክእሉን እዮም ኢራናውያን እውን ብዙሕ ኢንቨስት ስለ ዝገበሩሉ ልዕሊ 50 ዓመት ኢንፋክት ክኸውን ይኽእል እዩ ምክንያቱ እቲ ናይ ኢራን ናይ ኒኩሌር ፕሮግራም ኣብ ግዜ ንጉስ ሻህ እንከሎ ካብ ሽዑ እዩ ጀሚሩ ኢንፋክት በትሽዑ ግዜ እውን ብናይ ኣሜሪካ ሓገዝ እዩ ጀሚሩ ስለዚ ካብኡ ብዙሕ እንድሕሪ ዝብሉ ኣይመስልን እዩ ስለዚ ብተ ሕጂ ዝግበር ኢንፋክት ንበዓል ኣሜሪካ ከም ናይ ፌስ ሰቪን ወይ ከዓ መሕወይ ናይ ካብቲ ክወርዶም ዝኽእል ናይ ውርደት ምክንያቱ እቲ ዓላማታት ናይቲ ውግእ ብምሉእ ስለዘይተሳኽዓሎም በዝን ወዲ ዝን ኣቢልካ ቀስ እናበልካ ካብቲ ውግእ ናይ ምውፃእ ወይ ከዓ ካልኣይ ግዜ ምናልባት ኣዘናጊዕካ ንኢራን ካልኣይ ግዜ ንምጥቃዕ ፍፁም ከዓ ትዘልይዎ ናይ ስርዓት ለውጡን ከምፁ ምናልባት ክሓስቡን ይኽእሉ እዮም ግን ኣብ መንጎ ክልቲኦም ሓይልታት ሕጂ እቲ ዝነበረ ዝኾነ ዓይነት ምትእማን የለን ብሕጂ ዝግበር ናይ ስምዓት ነቲ ዘሎ ስታተስ ኮ ንዕኡ ከም ዘሎ ሒዝካ እቲ ስጋኣት ናይ ኣፅዋር ኣብ ልዕልዩ ምናልባት ሓደ ክልተ ተወሳኺ ገዳ ዘይኮነ ግን ቁፅፅር ናብ ናይ ኒክሌር ኣፅዋር ንኸይልወጥ ንዕኡ እንታይ ዓይነት ዋሕስ ክህቡ ይኽእሉ ብኢራናውያን ኣብ ከምዚታት ምናልባት ይዛተዩ ይኮኑ ተኻሊእ መዛተይ እቲ ናይ ኢራን ገንዘብ ብቢልዮናት ዝቁፅር ኣብ ምዕራብ ብፍላይ ካብ ኣሜሪካ ተኣጊዱ ዘሎ ንሱ ክፍኖ ዝብል ጠለብ ኣሎ ብሸነኽ ኢራናውያን ኣብ ርእሲ እውን ሕጂ በዚ ዝወረዶም ናይ ትሕቲ ቅርፂ ምፍራስን ካልእን ንዕውን ካሕሳን ካልእን ዝጠልቦ ክህልዎም እዩ
0: እዚ ኩናት ሰለስተ ሃገራት እዩ ማለት እውን እስራኤል ኣሜሪካ ምስ ኢራን ኮይኑ እዩ ፀኒሑ ሕዚ እቲ ዝግበር ዘሎ ስምምዕ ድማ ኣብ መንጎ ኣሜሪካን ቴሄራንን እዩ እሞ እስራኤል ስግኣት ክትኸውን ትኽእል ዶ
1: ንእስራኤል ኣፍኮርስ ኣሜሪካን እስራኤልን ከም ሓደ መሻርክቲ ኮይኖም እዮም ኣትዮሞ ትውግእ ብዓብኡ ግን ኣሜሪካ ንእስራኤል ዘርያ ትውግእ ጀሚራቶ ወይ ከዓ ናይ እስራኤል ዓላማ ነቲ ስርዓት ምልጋስን ነቲ ናይ ኒክሌር ኣፅዋርን ናይ ሚሳይላትን ናይ ካልን ኩሉ ምድኻም ካብኡ ሓሊፍካ ከዓ መሓውር ናይ ኢራን ዝበሃሉ ኣብ ከባቢ ናይ እስራኤል ዘለዉ ርክቦም ምስ ኢራን ኣቋሪፆም ተዳኺሞም ከም ዘልግሱ ንምግባር እዩ ነይሩ ብከፊል ከዓ እዚ ዝተዓወትሉ ይመስሉ ብፍላይ ከዓ ኣብ ደቡብ ልብናን መራሕቲ ናይ ደቡብ ልብናን ምንቅስቃስ ዝነበሩ ናይ ሕዝበላህ ከም ዝተቐትሉ ክሳብ ልዕሊ 5000 ዝኾኑ ካብቶም ኣለዉ ዝበሃሉ መራሕቶም ይኹን ካድራቶም ከም ዝተቐትሉ ይፍለጥ እዩ በቲ ናይ ፔጀር ቦምባታት ኣቢሎም ማለት እዩ ኣብዚ ሕጂ ዝግበር ዘሎ ኩናት ይኹን ቅድሚ እውን ብዙሓ ስያታት ኣውሪዶምሉ እዮም ነቲ ሰልፊ ኣብ ደቡብ ልብናን ዘሎ እንተኾነ ግን ፈፂሞም ከጥፍዎ ይከኣሉን በዚ ምክንያት ንሳቶም እውን ካብዚ ንላዕሊ ክቕፅሉሉ ዝደሊሉ ምክንያት ኣይከልዎምን እዩ ብሓፈሽኡ ግን ትስምዕ ኣፍኮርስ ኣብ መንጎ ኢራንን ኣሜሪካን ክኾኑ ኣሎ ምክንያት ብፖለቲካ ኣንፃር እውን ኢራን ብፍላይ ዝሕጂ ዘሎ ስርዓት ንእስራኤል ከም ሕጋዊት ሃገር ገይሩ ኣይርእያን እዩ ስለዚ ብቐጥታ ምስ እስራኤል ዝደራደሩ ኣይመስለንን ክደራደሩ እውን ዘኽእሎም ናይ ስነ ሓሳብ ይኹን ናይ ካልእ መትከላት በቲ ሕገ መንግስቶም ዘፍቅድ ኩነታት የለን በዚ ምክንያት ምስ ኣሜሪካ ዝገብሮ ስምዕ ንእስራኤል እውን ዘካተተይ ዘተኣታተወይ ክበሃል ይከኣል እዩ
0: ንላዕሊ ሰለስተ ኣዋርሕ ሰለስተን ሃገራት ዘካየዶ ኩናት እንተደኣ ዕውት ኮይኑ ቀፂሉ ማለት እዩ ቀፃሊ ዓርቢ ብዝኽተም ፊርማ እዩ ክግታእ ትፅቢት ዝግበር እሞ ኣብዚ ኩናት እዚ መን ተዓዊቱ
1: ብብዙሕ መመዘኒታት እንድሕር ተረእዩ ዳርጋ ክልቲኦም ኣይተዓወቱን ክበሃል ይከኣል እዩ ክልቲኦም ሓይልታት ማለት እዩ ናይ ኢራን ብሓደ ወገን ኣሜሪካን እስራኤልን ከዓ በቲ ካልእ ወገን ብካልእ ሸነኽ ከዓ እቲ ዕላማታት ናይቲ ውግእ እንድሕር ተረእዩ ፍፁም ንኢራን መንብርካኽ ስለዝነበረ ንሱ እውን ኣይተዓወተን ስለዚ እቲ ስርዓትና ኣብ ኢራን ዘሎ ከም ዘሎ ክቕፅል ምዃኑ ካብዚ ንርዳእ ማለት እዩ ኢራናውያን ሕጂ ኣብቲ ከባቢ ሓደ ብቐሊሉ ዘይድፋዕ ሓይሊ ምዃኖም ብኩሉ ክረአዩ ማለት እዩ በቲ ካልእ ሸነኽ ከዓ ብእስራኤልን ኣሜሪካንን እውን ድሕር ይኽዮም ንኢራን ኣብ ምድኻም መራሕቶም ኣብ መቕታ

0: ሓጅ ስለፈላ ኣሎ ኣነስ ኣይመስለንን ኣሌክሳንደር ኢሳ ኣሌክሳንደር ኢሳ ብዙሕ ዘየመሳስሎም ነገር ካሎ ሕጂ ዝላታን ብርእሲ ይበልፆ ኢና ኣሌክሳንደር ኢሳ ብዘይቀልዓለም ኣብ ጉልበት ይበልፆ እዩ ካልኣይ ከ ኣብ ዲስፕሊን ድሕሪናሰ ኣይመሳሰሉ ብፍላይ ኣብ ቦክስ ኣብቲ 16 ብሎ ድሕሪ ኣቲኻስ ኣሌክሳንደር ኢሳ ዝምሕር ኣይኮነን እቲውን ቀሊላ ጥቃዕ ኣይኮነን ተሓንቲ ዘራኽቦም ኣብ ቦታ ቁጥር 9 ስለዝስለፉ ንሃገራት ጋንታ ሽወደን ስለዝስለፉ ጥራሕ ወይን ስማዓና
1: እዩ ኢሳ ኣብ ዋንጫ ዓለም ዘርኣዮ ድሙቕ ዓወት ንመጻኢ ኩዕሶ እግሪ ኤርትራን ንምዕባለ ተፃወቲ ዞባ ቀርኒ ኣፍሪቃን ከመይ ትገልፆ
0: ሞት ናይ ዋንጫ ዓለም ፀወታ ሲ ኣፍሪካውያን ከዋክብቲ ክወፁ ጀሚሮም ኣለዉ ኣብ ብመሮኮ ንድሕሪ ኢና ወደ 18 ዓመት ብዋዲ ዝበሃል ግጥም ከኸብቶ ፀወታይ ኮይኑ ሓድሽ ከኸብቶ ወሊዱ ርኢና ኢና ትማሉ እውን ምስ ኣሌክሳንደር ኢሳ ናይ ማእከል ሜዳ ኣከፋፋሊ ኣያሪ ዝበሃል ብትውልዲ ወዲ ቱኒዝያዊ ብቦኡ መሮካዊ ንሱውን ትማሊ ኮኸም ናይቲ ግጥም ተባሂሉ ክልተ ብሉፅ ኣሸተዋታ መዝጊብ እዩ ስለዚ ኣፍሪካውያን ኣብዚ ናይ ዋንጫ ዓለም 2026 ዘርእዎ ዘሎ ድምቀት መዳርክቲ የብሉን ዳርጋ ኣብ ዋንጫ ዓለም ከዋክብቲ እዳተወልዶም ዝመፁ ኣሌክሳንደር ኢሳ ካ ምስ ተቐዲሙ ኮኸም ዝኾኖ ሕጂ ከዓ ብሉፅ ምንቅስቃሳቱ የርኢ ስለ ዘሎ ምናልባሽ ሽወደን ድሕሪ 1994 ኣብ ፍርቂ ፍፃመ በፂሓ ነራ ሽዑ ብብራዚል ተሳሒራ ወፅያ በዚ ተኸዶ ዘላ ነቲ ናይ ምድባ ክትሓልፎ ፀገም የብላን ዋላ ርዕ ፍፃመ ንድሕር በፂሓ ሃገራዊት ጋንታ ሽወደን በሊ ኣፍቀርቲ ኩዕሶ እግሪ ናይ ሽወደን ከምኡ ንዓናን ኤርትራን እኩሉ ብፍላይ ከዓ ንሲቪ ናይቲ ተፃዋታይ ናይ ኣሌክሳንደር ኢሳ ንምዕባይ ኣዝዩ ስለዝሕግሶ ደሚቁ ከምዝወፅእ ኣነ ዘጠቅር ይብል
1: የቀኒልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ
0: ከም ወትሩ የቀኒልያኖም
1: ክብራ ተኸታተልትና ናይ ሎሚ መደብና ኣብዚ ዛዚብና ኣለና ብተወሳኺ ኣብ ቲክቶክ መፂናኩም ኣለና ንዝተፈላለዩ መሃርትን ኣዘናጋዕትን እዋናዊ ሓበሬታ ንክትረኽቡ ናብ ቲክቶክና ፈለው በሉና ምሳኹም ዘምሰኹ ኣዚ ብርሃነ ምስ ላዮን ፅጋብ ተረኛ ቴክኒሽን ጆናታን መዋንጌ ብምዃኒ ኢና ብርክለይጢ